0: صبح قصب مقبل ميداليا زلاق النتن والكسابات هيوتهم أبمانغو حاليوتن فترات مدن بعصب قوي كبرتن زلو زينات أزل متأسسار زمسكر أب برحان أمنتنا سرز سردة زاخبر يوبيلوم نزي زي تلم دا توفعين نت بمقنزاب اتميداليا نتوم أب النتوم نمتع ولودات نخلطيو أويات مدرن أويات دخاتاتن بتاسفة زملس زينات أزل سنة مخدار نخحق أوفو زنق أقحوم مرحتي زاخبر إيو كم زبالو زينا فاتيكان አፍሊቶ
1: ቤት ማህተም ቫቲካን ብርሰሊካን ባፓሳት ሊዮን መበል 14 ተጻፈ አጽዋሩ ዘራግፍን አጽዋር ዘርግፍን ሰላም ህያብ ዩዘርስቱ ሐድሽ መጽሐፍ አህቲሙ እዚ መጽሐፍ እዚ በአሌክሳንድሮ ባምፊ ተዳለወ ኾይኑ ርሰሊካን ባፓሳት ሊዮን መበል 14 በዕለሸሞንተ ግንቦት 2025 ናም መንበረ ጴጥሮስ ካብ ዝደየብሉ እዋናት ሒዞም ብዛዕባ ሰላም ዘካፈልዎ መደረታትን ሓሳባትን የጠቓልል እዚ ብቋንቋ ጣልያን ተሓቲሙ ኣብ ከብሕታት ቤት መጽሕፍቲ ተዘርጊሑ ዘሎ ግን ከዓ ድሕሪ ሓጺር እዋን ብቋንቋ እንግሊዝ እውን ክትርጎም እዩ በቲ ርእሰሊቃን ጳጳሳት ዝጽሓፍዎ ግን ከዓ ቅድሚ ሕጂ ዘይተሓትመ ገለ ጽሑፋት ድማ እዩ ዝጅምር ሰላም ንዓኻትኩም ይኹን ዝብል ሰላምታ እቲ ናይ መጀመርታ ጐይታናን መድሓኒናን ኢየሱስ ክርስቶስ ድሕሪ ትንሣኤኡ ንሃዋርያቱ ዝሃቦም ሰላምታ እዩ ዝነበረ እዚ እውን እቲ ዝተንሰአ ክርስቶስ ነቶም ፈተውቱን ንመላ ዓለምን ዘቕረቦ ናይ መጀመርታ ውህበት እዩ ነይሩ ንሱ ኸዓ ሰላም እዩ ይኹን እምበር እዚ ውህበት እዚ ብሕሱር ዋጋ ኣይመጸን እዚ ግርማ ዝመልኦ ሰብኣውነት ናይ ጐይታ ናዝሬት ንቑስሊ ሕማማቱ እውን ገሊጹ እዩ ጽልእን ዓመፃን ዝኾነ ናይ ዓለም መስቀል ተመኲሩ እዩ እቲ ኣጽዋሩ ዘራግፍን ኣጽዋር ዘራግፍን ጐይታናን መድሓኒናን ኢየሱስ ክርስቶስ ንዘይፍትሓዊ ተግባራት ተጻዊሩ እዩ ዝተንስአ እዚ ኣዋጅ ወንጌል ድማ ኣብ ታሪኽ ኣትዩን ይግለጽን ኣሎ ሎሚ እውን ከምቲ ቅድሚ 2,000 ዓመት ዝነበረ ከማኡ እዩ ዝቕጽል ዘሎ ሰላም ናይ ብዙሓት ልቢ ዘለዓዕል ዓብዪ ባህጊ እኳ እንተኾነ መብዛሕትኡ ግዜ ግን ኣብ ሓደጋ ይወድቕን ይርገጽን ይናሾን እዩ ዘሎ ሎሚ 103 ሃገራት ብገለ መንገዲ ኣብ ምድሪ ብዝካየድ ዘሎ ውግኣት ይሳተፋ ኣለዋ ኣብ ዩክሬይን ማእከላይ ምብራቕ ኣብ ሱዳንን ሚያንማርን ኣብ የመንን ኮንጎን ከምኡውን ኣብ ካልእ ብዙሕ ኣጋጣሚታት ኣጽዋር ይውርወርን ይቐትልን ኣሎ ኣብ ዘመኖም ከም በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፍራንቸስኮ ነቲ ካብ መወዳእታ ካልኣይ ውጋእ ዓለም ንነጀው ተራእዩ ዘይፈልጥ ሰፊሕ ግጭታት ንምግላጽ ሳልሳይ ውጋእ ዓለም በብቕሩብ ይካየድ ኣሎ ዝብል መግለጺ ኣካፈሉ ብዛዕባ እዚ ርእሰ ነገር እዚ ሕጂ ኣብዚ ጽሑፍ እዚ ተጠርነፈ መደረታተይ ምስ ረኣኹ ንልበይ ዝኽርኩሓኒ ገለ መዳያት ከጉልሕ ይደሊ ልዕሊ ዅሉ ድማ ሰላም ተሓታትነት እዩ ጸገም ከጋጥመናን ከሎ ውጥረት ከጋጥመናን ከሎ ወይ ክንጽረፍን ከለና ናይ መጀመርታ ባህሪና ንኻልኦት ምፍራድ ወይ ምኽሳጽ ሕሉፍ ሓሊፉ እውን ምኹናን እንተኾይኑ ፈለማ ሸለልትነት ድሕሪኡ ድማ ጽልኢ ኣብ ዙርያና ክዓቢ ይርከብ ነዚ ኩንነት እዚ ዘጥፍእ ዘይሃንጽ መንገዲ ግን ኣሎ ሰላም ካበይ እዩ ዝጅምር ካባና እዩ ዝጅምር ቅዱስ ኣጐስጢኖስ ዘመናት ይናውጹ ኣለዉ ዘመናት ጸንኪሮም ይርከቡ ዘመናት ከፊኦም ኣለዉ ሰናይ ዝኾነ ሕይወት ንምበር ጽቡቕ ሕይወት ብምንባር ድማ ንዘመን ክትቅይሮ ኢኻ ድሕሪኡ ድማ ዘጉረምርመካ ነገር ኣይክህሉን እዩ በለ ካብ መዓልታዊ ርክባትና ጀሚርና ኣብ ስድራ ቤትና ኣብ ከተማታትና ኣብ ናይ ስራሕ ቦታታትና ነቲ ብህያብ ፍሽኽታ ይቕረብ እንብለሉ ጉድኣት ሕያውነት ብዝመልኦ ቃል ብባዕልና ክንነብሮ እንተ ደኣ ጀሚርና ነቶም ኣብ ዓለም ዘለዉ ሓያላት ሰባት ሰላም ክህቡና ክንሓቶም ኣይንኽእልን ኢና ሰላም ብንኣሽቱ መዓልታዊ ጭቡእ ተግባራት እዩ ዝህነጽ ብዝበለጸ ድማ ሰላም ብሓቂ እዩ ዝህነጽ እቶም ውግእ ዝገብሩ እውን ከይተረፉ ብስም ሰላም ተግባራቶም ከም ዝገብሩ እዮም ዝዛረቡ ንውግእ ኢሉ ውግእ ከም ዘድሊ ንምእዋጅ ትብዓት ዘለዎ ወላ ሓደ ሰብ የልቦን እቶም ሓያላት ምድሪ እውን ከይተረፉ ነፍሲ ወከፍ ሰብ ፍትሒ ከም ዝደልን ብሰላም ክነብር ከም ዝደልን ይፈልጡ እዮም ብፍላይ ድሕርቲ ኣብ ሂሮሺማን ናጋሳኪን ዘጋጠመ ፍጻሜታት ዘስዓቦ ዘስካሕክሕ ሳዕቤናት ከምቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝገለጽዎ ዳግም ናብ ውግእ ምምላስ መምለሲ ዘይብሉ ዕንደራ እዩ ነቲ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ናብ ባይቶ ውድብ ሕቡራት ሃገራት ዘቕረብዎ ልባዊ ጻውዒት ካብ ሓንሳ ንላዕሊ ደጊመዮ እየ እዞም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ንሰባት ብሓድነት ዘሕብሮም ሓደ ንመጻኢ ታሪኽ ዓለም ክቕይሮ ዝግባእ ማሕላ እዩ ዳግም ውግእ ኣይንግበር ዳግም ውግእ ኣይኹን ንመጻኢ ህዝብታትን ኩሎም ደቂ ሰባትን ዝመርሕ ሰላም እዩ ሰላም ማለት ድማ እዚ ይበሉ ልዕሊ ዅሉ ኣብ መዋእል ኣቶሚካዊ ሓይሊ رجس النت حق إيه كقصل اللوه سلام زمت أتوميكاو أزوار زي كونس أزوار من رجافيو زي أبز حلفة عصر تتات عمتات نيكولا ساوي من كسقاسات كر إخلنا نتصور زمسل زنبرا حقي إيه. بتلومي زفر رحن زسن بدن كوين زلو وددر أزوار تشفين الله كمتي بوب ديلان زسمو درافن دراسن أبحاد كابتي قطماوي صحفات

0: ብምሳሌያዊ ኣዘራርባ ብዛዕባ ኣቶሚካዊ ቦምብ ዝጽሓፎ ሰብ ዝሰርሖን ሰብ ዝውንኖን ሰብ ስለ ዝኾንካ እጸልኣካ የበለ ሎሚ ቤተ ክርስቲያን ብትሕትና ናብ ኣቓልቦ ኩሎም ደቂ ሰባት ሓደ ሕቶ ተቕርባኣላ ደቂ ሰባት ኣብ ምድሪ ክነብሩ ኣለዎም ዶ ናይ ሳይበር መደበርን ዓለም ለኻዊ ዳግመ ምዕጣቕ ኣጽዋርን ብምትሕብባር ነዚ ሕቶ እዚ ኣርዚኖም ክሓቱ ይድርኾም ኣሎ ሰላም ምስክርነት ይሓትት እዩ እዚ ቁም ሓቂ እዚ ብሓይሊ ብዙሕ ገጻት እዩ ዘመልክተልና እቶም ኣዝዮም ዝጥቀሱ ኣካላት ድማ ከም በዓል ብፁእ ፍሎሪበርት ዋና ቹይ ከምኡውን ኣገልግልቲ ኣምላኽ ጆርጆ ላፒራን ዶሬቲ ደይን ንብልሽውና ብምስዓር ንድኻታት ብምሕጋዝ ንዲፕሎማሲ ብምድጋፍ ብቐዳምነት ሰላም ዘስፋሕፍሑ ብዙሓት ሰብኡትን ኣንስትን ኣርኣያና እያቶም ጐኒ ጐኒ እዞም ውሩያት ሰብኡትን ኣንስትን ሰላም በቶም ንሕልናኦም ዝስዕቡ ብዙሕ ዘይፍለጡ ቀለስቲ ኣካላት እዩ ዝንጸባረቕ ታሪኽ ድሮ ናብ ኒኮሎሳዊ ዕንወት ቀሪብና ከም ዘለና የርእየና ኣሎ ስታኒስላቭ ፔትሮቭ ዝተባህለ በዓል ስልጣን ሶቪየት ሕብረት ዝገበሮ ውሳነ ዓለም ለኻዊ ኣቶሚካዊ ውግእ ንምውጋድ ኣበርክቶ ከም ዝገበረ መዛግብቲ ይሕብሩ እቲ እዋን እቲ ዕለት 26 መስከረም 1983 እዩ ዝነበረ ኣብ ጥቓቲ ፔትሮቭ ዝዓየሉ ዝነበረ ኣብ ከተማ ሞስኮ ዝርከብ ራዳር ካብ ሕቡራት መንግስታት ኣሜሪካ ናብ ሕብረት ሶቪየት ሓያሎ ኣብ መንጎ ኣህጉራት ዝርከብ ባለስቲካዊ ምሳይላት ከም እተፈነወ ዝሕብር ምልክት ይዕዘብ ነይሩ ይኹን እምበር እዚ ናይ ሶቪየት ሳተላይት ኣብ ጥንቁቕ ስርዓታት መርመራ ጌጋ እዩ ነይሩ ፔትሮቭ ትእዛዝ ብምጥሓስ ነቲ መጥቃዕቲ ተባሂሉ ዝእመነሉ ምልክት ከይህብ መረጸ እዚ ውሳነ እዚ ብሚልዮናት ዝቝጸሩ ሰባት ክቕተሉ ከም ዝኽእሉ ብዝፍለጥ ዝነበረ ሰብ እዩ ተወሲዱ ማሽናት ካባናት ተራቕቐን ቅልጡፋትን እኳ እንተኾኑ ነቶም መከላኸሊ ዘይብሎም ሰባት ቦምባ ንምጥፋእ ዝውሰነላ ዓለም ብሓቂ ዘፍርሕ እዩ ሕልና ሓደ ሰብ ግና ንመላእ ዓለም ክጠቅም ይኽእል እዩ ሰላም ተስፋ የድልዮ እዩ ቤተ ክርስቲያን ንዅሎም ሰብኡትን ኣንስትን ርሕራሐ ምስባኽ ክትቅጽል እያ ሎሚ ዓለም እትደልዮ ዘላ ሓደ ነገር እንተሎ ንመጻኢ ናይ ሰላም መልእኽቲ ምዃን እዩ ኢለ የ ዝኣምን መልእኽቲ ኢየሱስ እንኮ ምንጪ ስለ ዝኾነ ንመጻኢ ብተስፋ ንጠምት ምኽንያቱ ፍረ ነገር ትምህርተ ክርስቶስ እዚ ስለ ዝኾነ ልግሲ ፍቕሪ ከምኡውን ሂይወት ብምሃብ ንሞት ብምግላል ንዓመፃ ይስዕሮ ኣነ ዝመጻእኩ ሂይወት ምእንቲ ክትረኽቡን ሂይወት ምስ ተረፉ ክህበኩምን እዩ ይብለና ነቶም ኣብ ዓለም ብዙሕ ቀጻሊ ውግኣት ቅድሚ ምጅማሮም ተስፋ ብምቑራጽ ኣብ ፈተና ዝወድቁ ሰባት ነቲ ርእሰ ሊቃነ ጳጳሳት ፒየስ መበል 11 ንመላእ ቤተ ክርስቲያን ዘቕረብዎ ጻውዒት ከቕርበሎም እደሊ ኣለኹ ኣብ መንጎ ዝሕጂ ዘሎ ጸገማት ከም ንነብር ስለ ዝገበረና ንኣምላኽ ነመስግኖ ድሕሪ ደጊም ዝኾነ ይኹን ሰብ ላንጋ ላንጋ ክኸውን ኣይፍቀደሉን እዩ በሉ ኣምላኽ ዓመፃ ናብ ዘይብሉ መንገዲ ይምርሓና ምእመናንን ሰብ ሰናይ ፍቓድ ዝኾኑ ሰባትን ከም ሃነፅቲ ሰላም ኮይኖም ካብ ምግልጋል ኣየቋርፁ ነፍሲ ወከፍ ሰብ ንዕላማ ህይወቱ ሰላም ይግበር ካብ ቫቲካን ዕለት 19 ሰነ 2026 ርእሰ ሊቃነ ጳጳሳት ልዮን መበል 14
1: ቅድሚ እቲ ኣብ ናይሮቢ ዝካየድ ዘሎ መበል 21 ሓፈሻዊ ኣኼባ ናይ መላእ ሃገራት ምብራቕ ኣፍሪቃ ጉባኤ ጳጳሳት ምንቅስቓስ ስቡህ ኣንተ ኣፍሪቃ ምስ ማሕበር ኣባላት ጳጳሳት ምብራቕ ኣፍሪካ ብምትሕብባር መስመራዊ ስነ ምንቅስቓስ ዓውደ ኣኼባ ዓውደ መፅናዓትን ብዛዕባ ስነ ምግባራዊ ወፍሪ ካቶሊካውያን ከም ዘዳለወን እዚ ድማ ስነ ምግባራዊ ወፍሪ ንምፍጠር ሓልዮትን ዝያዳ ተሳትፎ ንመንእስያት ክግበር ዝምሕፀን መግለፂ ከም ዘዳለወ ዜና ቫቲካን ኣፍሊጡ መበል 21 ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪቃ ኣብ ናይሮቢ ኣብ ዝጅመረሉ ዘሎ እዋን ተሳተፍቲ ናይ ካቶሊካዊ ምትእኽኻብ ስነ ምግባራዊ ወፍሪ ኣዋጅ ናይሮቢ ከም ዘቕረቡን ኣብ መላእ ዞባና እትርከብ ቤተ ክርስቲያን ቁጠባዊ ውሳኔታትን ካቶሊካዊ ማሕበራዊ ትምህርቲ ሓልዮት ንፍጥረትን ንሓባራዊ ረብሓን ዘንፀባረቐ ምዃኑ ከተረጋግፅ ይፅውዑ እዚ ኣዋጅ ውፅኢት ናይቲ ዕለት 17 ሓምለ ኣብ ርእሰ ከተማ ኬንያ መስመራዊ ስነ ምንቅስቓስ ዋዕላ ስነ ምግባራዊ ወፍሪን ካቶሊካውያን ብዝብል ቁም ሓሳብ ናይ ዝተኻይደ ዓውደ ጉባኤ ኮይኑ ጳጳሳት ካህናት ኣባላት ሰብፊ ህይወት ዓለማውያን ክኢላታትን መሻርክቲ በርገሳውያን ማሕበራትን ምንቅስቓስ ስቡህ ኣንተ ኣፍሪቃ ዘራኸብ ዓውደ ጉባኤ ናይቲ ሎሚ ዓመት ሲኖዳዊ ጉዕዞ ምስ መንእሰያት ምሕናፅ ድልድላት ሓድነትን ተስፋ ፍትሕን ሰናይ ምሕደራን ብዝብል ኣርእስቲ ዝካየድ ናይ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪካ ኣበርክቶ ዘቕረበ ምዃኑ ዜና ቫቲካን ይሕብር። ተሳትፍቲ ምምሕዳር ፀጋታት ቤተ ክርስቲያን ውሁድ ኣካል ክርስትያናዊ ምስክርነት ምዃኑ ብምግላፅ ብስም ቤተ ክርስቲያን ዝግበር ዝኾነ ይኹን ወፍሪ ካብ ግብረ ገብ ገለልተይና ከም ዘይኮነ ኣረጋጊፆም ካቶሊካውያን ሰበኻታት ማሕበረተሰብ ውፊ ህወት ኣብያተ ትምህርቲ ትካላት ጥሮታን ካልኦት ትካላትን ብመፅር ሰብኣዊ ክብሪ ንፍጥረትን ሓባራዊ ረብሓን ሓልዮት ናይ ወፍሪ ኣሰራርሓን ክግምግም ኣተባቢዖም እቲ ኣዋጅ ብዛዕባ ኣሰራርሓታት ወፍርን ሽርክነትን ዝያዳ መመያ ዝእምት ኮይኑ ንናይ ትካላት ናይ ሓሶት ሓምላይ ዝፈጥሮ ፀገማትን ምፍታሕ ዝሕግዙ ስጉምትታትን ኣድላይ ኣብ ዝኾነሉ ድማ ምውጋድ ቅሪት ኣካላት ነዳዲ ጎኒ ጎኒ ዳግመ ወፍሪ ኣብ ተሓዳሲ ፀዓትን ንከባብያዊ ማሕበረሰባት ዘሕይል ተበግሶታትን ኣብ ግምት ምእታው ይቕምት። እቲ ሰነድ ስቡህ ኣንተ ብዝብል ኣርእስቲ ሰሪቃነ ጳጳሳት ፍራንቸስኮ ዝለገሶ ዓወድ መልእኽቲ ዝተመርኮዘ ኮይኑ ተወሳኺ ኩሉ ነገር እተኣሳሰረ እዩ ብምባል ኣብያት ምድርን ኣብያት ድኻታትን ምስማዕ ኣድላይ ምዃኑ የጉልሕ። ኣብ ቀረባ እዋን ማሕበር ኤጲስቆጶሳዊ ዋዕላታት መላእ ሃገራት ኣፍሪካን ማዳጋስካርን ዝተዋሃበ መግለፅታት ቅድሚ እቲ ካብ ዕለት 10-21/2025 ኣብ ብራዚል ከተማ በለም ዝተኻየደ መበል 30 ዋዕላ ለውጢ ከባብያዊ ኣየር ሕቡራት ሃገራት ዝተዳለወ እዩ። ከምኡውን ኣህጉራዊ ቤት ፍርዲ ፍትሒ ካብ 2025 ብዛዕባ ሃገራት ኣብ ስርዓት ከባብያዊ ኣየር ከቢድ ጉድኣት ንኸይወርድ ዘለዎን ግዴታታት ዝገልፅ ምኽራዊ ርእቶ የመልክት። ተሳተፍቲ ስነ ምህዳሮም ምልዋጥን ንዓመፅ ወለዶታት ዝምልከት ሓልዮትን ዘይነፃፀል ምዃኑ ኣስሚሮም ንፍጥረት ዝምልከት ክንክን ከም ኣገዳሲ ሸነኽ ተልእኮ ቤተ ክርስትያን ምዃኑ ይገልፅ። እቲ ኣዋጅ ነቲ ዞባ ዘጋጥሞ ዘሎ ክውንነት ዘስተንትነሉ ብዙሓት ማሕበረሰባት ኣፍሪካ ናይ ፀዓት ድኽነት ከም ዘጋጥሞም ኣብ ርእሲኡ ምስ ከባብያዊ ኣየር ዝተኣሳሰር ድርቂ ውሕጅን ምዝንባልን እውን ሳዕቤን ዝስከሙ ምዃኑ ብምምልካት ኣብዚ ሕደባይታ እዚ ተሳተፍቲ ተሓዳሲ ፀዓት ፅንዓት ሕብረተሰብን ክቡር ስራሕን ዘተባብዑ መገድታት ልምዓት ካቕረቡ ፃውዒት ብምቕራብ ነቲ መሰረታዊ ጠንቅታት ምብራስ ከባቢ ክፈትሕ ዝኽእል ናይ ሓሶት ፍታሕ እንክብል ካብ ዝገለፆም ኣገባባት የጠንቅቕ። እቲ ምስኡ ተተሓሓዚ ጋዜጣዊ መግለፂ ከም ዝሕብሮ እቲ መይይጥ ማሕበራዊ ትምህርቲ ካቶሊካውን እምነት ዘለዎ ናይ ወፍርታት መዋቅር ቤተ ክርስትያንን ኣብ ምብራቃዊ ኣፍሪካ ብዝርከባ ካቶሊካዊ ትካላት ቁጠባዊ ውሳኔታት ብኸመይ ክመርሐ ከም ዝኽእል ዝገልፅ እዩ። እቶም ተሳተፍቲ ብዛዕባ እቲ ናይ ወፍርታት ምርጫታት ዘምፅኦ ጉስነታውን ማሕበራውን ሳዕቤናት ከምኡውን ኣብቲ ዞባ ብሰፊሑ ናይ ምውፃእ ውጥናትን እተተንከፉ ማሕበረሰባት ዝሃብዎ ምስክርነት እውን ኣስተንቲኖም እዮም። ምስኩም ሓሳብ ሓፈሻ ሙሉ ዓውደ ኣኼባ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ብምስምማዕ እቲ ኣዋጅ ኣብ ግደ መንእስያት ፍሉይ ኣተኩሮ ይገብር። ነቲ ሎሚ ዘሎ ስነ ምሕዳራዊ ብድሆታት ምላሽ ንምሃብ መንእስያት ኣብ ውሳነ ሰበኻታት ዝያዳ ተሳትፎ ኣብ ስነ ምግባራዊ ወፍርታትን ኣከባብያዊ ኣተሓሕዛን ህንፀት ከምኡ እውን ነቲ ብመንእስያት ዝምራሕ ናይ ምሕዳስ ፀዓት ተበግሶታት ደገፍ ከም ዝሓትት ይምግት። ብመሰረት እቲ ኣዋጅ ድልድል ሕብረትን ተስፋን ፍትሕን ፅቡቅ ምሕደራን ምስ መንእስያት ወለዶታት ምህናፅ ማለት ኣብ ምምሕዳር ቤተ ክርስትያን ግልፅነት ምርግጋፅን ኣብ ተልእኮ ቤተ ክርስትያን ንጡፍ ተሳትፎ ምትብባዕን ማለት እዩ። እቲ ኣዋጅ ኣብ መዛዘሚ ፃውዒቱ ንመበል 21 ሙሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት መላ ሃገራት ምብራቅ ኣፍሪካ ዝተኣከቡ ጳጳሳት ነቲ ፅሑፍ ከም ኣበርክቶ ኣብ ጉዕዞ ሲኖዳውነት ናይቲ ዞባ ክቕበልዎ ይዕድም። ተሳተፍቲ ኣብ መላእ ምብራቅ ኣፍሪካ ብዝርከቡ ሰበኻታትን መንበር ጵጵስናታትን ክመዓራረዩ ዝኽእሉ ዘባዊ እምነት ዝሰማማዕ መምርሕታት ወፍሪ ክምዕብል የተባብዑ። እቲ ሰነድ ብተወሳኺ ጳጳሳት ኣብ መድረኽ ተግባር ስቡህ ኣንተ ተሳትፎኦም ክዕምቑን ነዚ ቃል ኪዳናት ኣብ ናይ መወዳእታ መልእኽቲ ጉባኤ ከንፀባርቖን ይሓትት። ሓልዮት ናይ ሓባር ገዛና ዘይነፃፀል ኣካል ተልእኾን ስብከት ወንጌልን ምስክርነትን ቤተ ክርስትያን ምዃኑ ደጊሙ የረጋግፅ።
0: ብፁእ ካርዲናል ማይክል ቸርኒ ኣብ መኽፈተ ስነ ስርዓት ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቅ ኣፍሪቃ ኣብ ዘዕረጎ መስዋዕቲ ቅዳሴ ንተሳተፍቲ ኣባላት እቲ ማሕበር ንክርስትያን ምእመናን ብትዕግስቲ ንዓለም ከሕድሱ ከተባብዕዎም ንመንፈስ ቅዱስ ብምፍቃድ ድማ ኣብ መንጎኦም ክዓዩን ከምኡውን ሕብረት ከማዕብሉ ብምምሕፃን ስብከት ቃል ኣምላኽ ኣካፈልዎም። ኣብ እዋን ፀገማት ተስፋ ኣይትቑረፁ። ንዓለምን ንኹነታትን ስቓይን ንምቕያር ብትዕግስቲ ድልድላት ሕብረት ህነፁ እንክብሉ ኣብ መኽፈተቲ ዓውደ ጉባኤ ንማሕበር ኣባላት ኤጲስቆጶሳዊ ጉባኤታት ምብራቅ ኣፍሪቃ ፃውዒት ኣቕሪቦም። زحالف سنبت قلت عصر تتشعات حملة كلتا شعن إسران شدشتن أب نايروبي كينيا بزعرق مسوا تقداسي بسو كاردينال مايكل تشرني نحنا كريستيان ممنان أب عالمنا نبرز اللونا كم تمنفس كدوس زقبرو نعالم كاوشتي من تخلوطان كان حدسان تسوعنا ينا بلو كاردينال تشرني كاب قلت عصر تشمونت كساب قلت إسران كلتا حملة أب نايروبي أب مبل إسران حدن حفشاوي عودة قبائي ناي أميسي آي ساتفولو እዛ ዓውደ ጉባኤ እዚ ካብ ትሽዓተ ሃገራት ምብራቅ ኣፍሪቃ 8 ኣህጉራውያን ጉባኤታት ካቶሊካውያን ጳጳሳት ዝሳተፍዎ ዘለዉ እዩ እዛ ዓውደ ጉባኤ እዚ ኣብ ካቶሊካዊ መንበረ ጥበብ ምብራቅ ኣፍሪቃ እዩ ዝካየድ ዘሎ ካብ ሱዳን ደቡብ ሱዳን ኢትዮጵያ ኤርትራ ኡጋንዳ ኬንያ ታንዛኒያ ማላዊ ዛምቢያ ከምኡውን ካብተን ምስ ዝዞባ እዚ ዝዳወባ ሃገራት ጅቡትን ሶማልያን ዝመፁ 140 ጳጳሳት ይርከብዎም ፍረ ነገር ናይ ዘዓመት ዝዓውደ ጉባኤ ናይ ኣሚሰያ ሲኖዳዊ ጉዕዞ ምስ መንእሰያት ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ምህናፅ ዝብል ድማ እዩ ብዛዕባ ምሳሌ ማይ ብሑቕ ካብ ናይ ዕለቱ ንባብ ወንጌል እተወስደ ብምጥቃስ መንግስቲ ኣምላኽ ኣብ ሓደ መልወሲ እተወሰኸ ማይ ብሑቕ ከም ዝኾነትን ከምኡውን ነቲ ብሑቕ ከም እተብክዖን ገሊፆም እዚ ምሳሌ እዚ ስቓይን ምጉዳል ፍትሕን ንምቕያር ህዱእን ዓሚቑን ውፅኢታውን ዕዮ ከም ዝሓትት ብንጹር ዘተባብዕ እዩ በሉ ብዛዕባ ገዛ ርእስና ዘንጸባርቕ መርኣያ ምግባር ዘይኮነስ ምስ ኣምላኽን ምስ ካልኦትን ዓሚቕ ሕብረት ምግባር ንዓለም ካብ ውሽጣ ብህድኣት ብምቕያር መዓልታዊ ናብራ ምንባር እዩ ድማ በሉ ኣብ ውሽጢ ነፍሲ ወከፍ ክርስትያን ዝዓይ መንፈስ ቅዱስ ንዓለም ብኸመይ ከም ዝቕይራ እውን ወሲኾም ኣስተንተኑ እዚ ኸኣ ምልክታት ዘመን ብምንባብን ምስ ካልኦት ብምትሕብባርን ዝብጻሕ እዩ ክብሉ ኣመልከቱ ኣብዚ መዳይ እዚ ብፍላይ ከዓ ንመንእሰያት ሓቀኛ ድልድላት ሕብረት ክሃንፁ ጻውዒት ኣቕርብሎም ብዘይኣፈላላይ መንገድታት ዓለም ብምስዓብ ወይ ብምውህሃድ ክርስትያናዊ መንነትና ብምቅላል ወይ ነቲ ኣብ ወንጌል ዘሎ ጠለብ ብምቕናስ ዘይኮነስ ከም ማይ ብሑቕ ኣገዳሲ ምንጪ ብምዃን እዩ ዝብጻሕ በሉ በዚ ከምዚ ኢና መንግስቲ ኣምላኽ ኣብ ምህናፅ ብሓቂ እንተሓባበር ኣብቲ ንነብረሉ ዘሎና እተፈላለየ ኩነታት ከም ማይ ብሑቕ መጠን ዘሎና ግደ ድማ እንፍጽም ክብሉ ተላበው ካልእ ኣብቲ ናይ ዕለቱ ወንጌል ተጠቒሱ ዘሎ ምሳሌ ማለት ብዛዕባ እቲ ብሕብረት ዝበቁል ስርናይን ክርዳድን ብምጥቃስ ብፍላይ ነቲ ክርዳድ ካብ ስርናይ ንምፍላይ ብተህዋኽ ዘይምምንቋስ ዝብል ኣምር ነቲ እቲ ዋና ግራት ዘቕረቡ ሓሳብ ኣጉልሑ እዚ ሓረስታይ ብዛዕባ እከይ ክርዳድ ፍትሒ ንምምላስ ሂወት ንምምላስ እኳ እንተሓሰበ ነቲ መብዛሕትኡ ግዜ ብቕልጡፍን ቀሊልን ባህሪና ዝቕጻዕን ስጉምትታት እንወስደሉን ፈተና ኢዱ ኣይህብን እዩ እዚ ኸኣ ብዓይኒ ዘይረአ እንተበቖለ ድማ ነቲ ስርናይ ኣብ ዝኾነ ይኹን ቦታ ብጻዕሪ ከጥፍኦ ኣይክእልን እዩ ክብሉ ኣስተንተኑ እዚ ከምዚ ዝበለ ምስትውዓልን ትዕግስትን ኣቀራርባን ንዅሎም ክርስትያን ምእመናን ኣብ መንጎናን ምስ ኩሉ ሰብ ኣብ ውሽጢ ቤተ ክርስትያንን መዓልታዊ ዲፕሎማሲን ኸማዕብሉ ክሕግዞም ኣለዎ ክብሉ ተላበቡ ብታህዋኽ ናብ ዘይፍትሓዊ ፍርድታት ክትኣቱ ኣዝዩ ቀሊል እዩ ክብሉ ድማ ኣጠንቀቑ ብዛዕባ እቲ ንመንግስተ ሰማያት ከም ንእሽቶ ዘርኢ ኣድሪ ዘቕረበ ምሳሌ እውን ኣስተንቲኖም ብፅውነቶም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝፀሓፍዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ብምጥቃስ እዚ ምሳሌያዊ ዛንታ እዚ ነቲ ኣዝዩ ኣሉታዊ ትርጉማት ክንውንን ኣብ ሕቶ ዘእቱ ዓሚቕ ተስፋ ንኽንነብር ከም ዝፅውዓና ኣጉልሑ ቅዱስ ኣቦና ከምቲ ንሶም ናይ ሓሶት ክውንነት ክብሉ ዝጸውዕዎ ነገር የጠንቅቑና ኣለዉ እዚ ኸኣ ሸለልትነትን ኢድካ መሃብን እዩ በሉ ኣብ ክንድኡስ ንእከይ ብትብዓት ንምኹናን ጻውዒት የቕርቡልና ክርስትያን ምእመናን ከም ምዃንና መጠን ኣብ ኩነኔ ጥራይ ደው ክንብል ግን ኣይኮነን እዚ ኣድላይ እዩ ግን ከኣ እኹል ኣይኮነን የግዳስ ነቲ ጐይታ ድሮ ኣብ ቅድሜና ዝኸፍተልና ዘሎ ሓድሽ መንገድታት ከነለልዮን ክንስዕቦን ክንጽዕር ኣሎና ነቲ ኣብ ወንጌል እተመስረተ ምስላ ዘርኢ ኣድሪ ኣብ ልብና ንሓዞ ክብሉ ድማ ኣትሪሮም ተዛረቡ መንግስትኻ ትምጻ ኢልና ምእንቲ ክንጽልን ምእንቲ ክንዓይን ድልድል ተስፋ ብኸመይ ከም እንሃንጽ ብዝያዳ ምእንቲ ክንምሃር ንጐይታ ንለምኖ ኩሎም ተጋባእቲ ድማ ከም ውህበት ሰማይ ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ክሃንጹ ብምጽላይ ስብከቶም ዛዘሙ
1: ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ ይትባረክ ኢየሱስ ክርስቶስ ላውዴቱር ኢየሱስ ክርስቶስ

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 22 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኽረምታዊ ናይ ዕርፍቲ ግዜ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጋንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 22 ሓምለ መደፈነወና ብዛዕባ እቲ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጽሓፍዋ ሓዳስ መጽሓፍ ኣመልኪቱ ዋና ሰናዳ ይዛ መጽሓፍ ንዜና ቫቲካን ዝሃቦ መግለጺ ኣብ ቁሸት ላውዳቶሲ ዝተዳለወ ብዛዕባ ምክንኻን ተፈጥሮ ዘነጽር ስእላዊ መግለጺ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ኣብ መንእሰያት ዘተኮረ ዘተታት ከም ዘካየዱ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ኣብ ተገባብራ ሕጊ ስደተኛታት ዝረአ ዓሌታዊ ኣድልዎ ደው ክብል ዘቕረብዎ ጻውዒት ህልው ኩነታት ቃዛ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 22 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስሞንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣሌክሳንድሮ ባንፊ ኣሰናዳኢ ናይታ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዋ ኣጽዋሩ ዘራግፈን ኣጽዋር ዘራግፍን ሰላም ህያብ እዩ ዘርእስታ ሓዳስ መጽሓፍ ኣመልኪቱ ንዜና ቫቲካን ብዛዕባ ኣገዳስነት ቃላት ርእሰ ሊቃነ ጳጳሳትን ሓይሊ መልእኽቶም ብኸመይ ኣብ ወንጌል ዝተመስረተ ምዃኑ ገሊጹ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለ 8 ግንቦት 2025 ናብ መንበረ ጴጥሮስ ድሕሪ ምቕማጦም ንዓለም ሰላምታ ኣብ ዘቕረብሉ ኣጋጣሚ ዘካፈልዎ ናይ መጀመርታ ቓላት ኣብ ሰላምን ኣብ ኣልባብ ሰባትን ኣብ ስድራ ቤቶምን ኣብ መንጎ ህዝብታትን ሰላም ክሰፍን ኣብ ዘለዎም ባህጊ ዘተኰረ እዩ ዝነበረ። ካብ ሽዑ ንነጀው እዚ ትምኒት እዚ ኣብ መደረታትን ስብከታትን ቃል ሰላምታን ርእሰ ሊቃነ ጳጳሳት ብቐጻሊ ቀዋሚ ፍረ ነገር ኮይኑ ጸኒሑሎ። ከመይሲ ኣብ መላእ ዓለም ዝርከባ ብዙሓት ሃገራት ግጭታትን ወጥርታትን እናወሰኸ ይኸይድ ኣሎ። ኣብዚ እዋን እዚ ቤት ሕትመት ቫቲካን ነዛ ብርእሰ ሊቃነ ጳጳሳት ልዮን ተጻሕፈት ኣጽዋሩ ዘራግፈን ኣጽዋር ዘራግፍን ሰላም ህያብ እዩ ዘርእስታ ሓዳስ መጽሓፍ ኣሕቲሙ ይርከብ ኣሎ። ሬድዮ ቫቲካን ነታ መጽሓፍ ኣብ ምድላው ሓላፍነት ወሲዱ ዝሰርሐ ኢጣልያዊ ጋዜጠናን ደራስን ንኣሌክሳንድሮ ባንፊ ኣዘራሪብዎ ኣሎ። ኃይሊ መልእኽቲ ርእሰ ሊቃነ ጳጳሳት ኣብ ወንጌል ብኸመይ ከም እተመስረተን ክርስቲያን ምእመናን ነዛ ህውከት ዝመላ ዓለም ብኸመይ ተስፋ ከምፁ ከም ዝኽእሉን ኣጉልሐ። ዕላማ እዛ መጽሓፍ ኩሉ ሰብ ብዛዕባ ትምኒታት ርእሰ ሊቃነ ጳጳሳት ልዮንን ብዛዕባ ሰላም ዓለምን ኣትኩሮት ንኽረክብ ኣጋጣሚ ንምሃብ እዩ ድማ በለ። እዛ መጽሓፍ ንቓላት ቅዱስነቶም ኣብ እተፈላለየ ምዕራፋት ብምውዳብ ንዅሉ መደረታቶም ድማ ካብቲ ቅዱስነቶም ነቶም ኣብ ቅድስቲ መንበር ተቐባልነት ዝረኸቡ ዲፕሎማስያውያን ኣካላት ወይ ንዓለም ለኻዊ መዓልቲ ሰላም ዘመሓላለፍዎ መልእኽትታት ክሳብ ምብጻሕ ወይ ኣብ እዋን ዓመተ ኢዮቤል ተስፋ ምስ መንእሰያት ኣብ ዘካየድዎ ርክባት ዘካፈልዎ መደረታት ዘጠቓለለ ቀንዲ መልእኽትታት ርእሰ ሊቃነ ጳጳሳት ብኸመይ እዛ መጽሓፍ ከም እተቕርብ ኣጉልሐ። እዛ መጽሓፍ እዚኣ ዝቁም ፍረ ነገር ኣብ ሓሳባት ርእሰ ሊቃነ ጳጳሳት ልዮን ኣገዳሲ ምዃኑ ተጕልሕ። እተፈላለየ ኩነታት እተፈላለየ ኣትኩሮ እኳ እንተሃለዎ ግን ከዓ ሓደ ዘተሓሳስቦም ነገር ተቕርብ። ካብ መቓን ፈታውን ጸላእን ሓራ ብምውፃእ ዝርርባት ምክያድ ምህናጽ ድልድላት ከምኡውን ምልውዋጥ ሓሳባት የድሊ ክብል ባንፊ ኣትሪሩ ይምስክር። ቃላትን ሓሳባትን ርእሰ ሊቃነ ጳጳሳት ነቶም ንዓለም ኣዝዩ ኣገዳሲ ውሳኔታት ዝገብሩ ሰባት ብኸመይ ክበጽሖም ከም ዝኽእል ምስ ተሓተተ ባንፊ ከም ዝገለጾ እዚ ከቢድ ሕቶ ምዃኑ ኣፍልጠሃበሉ። እቲ ውልቀ መላኺ ዝነበረ መራሒ ሶቪየት ሕብረት ጆሴፍ ስታሊን ሓደ እዋን ርእሰ ሊቃነ ጳጳሳት ክንደይ ወተሃደራዊ ክፍሊ ኣለዎም ክብል ሓተተ። እዚ መልሲ ድማ ሎሚ እውን ልክዕ ከምቲ ሽዑ ዝነበረ ሓደ ዓይነት እዩ ወላ ሓደ የብሎምን በለ። ሃገረ ቫቲካን ዓብዪ ዲፕሎማስያዊ ኣካልነት ኣለዋ። ቤተ ክርስቲያን ኣብ መላእ ዓለም ሚስዮናውያን እኳ እንተ ኣለውዋ ዓለማዊ ኃይል ግን የብላን በለ ኃይል መልእክት ርዕሰ ሊቃነ ጳጳሳትን ናይ አድማሳዊት ቤተ ክርስቲያንን አብ ወንጌል ተመስረተን እዩ ክብል ድማ ይገልጽ ዓመፅን ውግንና አጋጠመ ክንሱ ዝጠፍ ዝመስል ኣጽዋሩ ዘራግፈን ኣጽዋር ዘራግፍን ኃይል እዩ እቶም ሓያላት እዛ ዓለም እዚኣ ግና እዞም ወኪል ክርስቶስ እንታይ ዓይነት ስነ ምግባራዊ ምንቅስቓሳት ከለዓዕሉ ከም ዝኽእሉ ኣጸቢቖም ይፈልጡ እዮም በዚ ምኽንያት እዚ ኸኣ ንመልእኽቲ ርእሰ ሊቃነ ጳጳሳት ብጣዕሚ እዮም ዝፈርሕዎ በዚ መዳይ እዚ ርእሰ ሊቃነ ጳጳሳት ልዮን ኣብ ምእተው እዛ መጽሓፍ ሰላም ናይ ውልቀ ሰባት ሓላፍነት ምዃኑ ኣጉሊሖም ይርከቡ ካብ ነፍሲ ወከፍና ድማ ይጅምሩ ስታኒስላቭ ፔትሮቭ ዝስሙ በዓል ስልጣን ሶቪየት ሕብረት ብ1983 ዓመተ ምህረት ካብ ሕቡራት መንግስታት ኣሜሪካ ናብ ሕብረት ሶቪየት ሚሳይላት ከም ተተኮሰ ዝሕብር ራዳር ሩስያ ምላሽ ብዘይምሃቡ ኒኮላሳዊ ዕንወት ንምውጋድ ኣበርክቶ ዝገበረሉ ታሪኻዊ ፍጻሜ ድማ ጠቒሶም ይርከቡ እቲ መሳርሒ ተበላሽዩ ዝነበረ እቲ ዘመልከቶ ሚሳይላት እውን ሓቂ ኣይነበረን ርእሰ ሊቃነ ጳጳሳት ኣብዚ ክፍሊ እዚ ሕልና ሓደ ሰብ ንምልእቲ ዓለም ዋጋ ክህልዎ ከም ዝኽእል ዘርኢ ምዃኑ እውን ገለጹ ወሲኹ ድማ ባንፊ እዚ ፍልጠት እዚ ተስፋ ዝህበና ምዃኑ ገለጸ እዚ ኣብ ልብን ኣእምሮን ደቂ ሰባት ዘሎና ምትእምማን እዩ ንመጻኢ ሰላም ክንሓስብ ቅኑ ኣረኣእያ ዝህበና ድማ እዩ ይብል መወዳእታ ውግእን ጽልእን ዓመፅን ክርከብ ዝከኣል ካብ ገዛ ርእሰይ ኣብ ቤተይ ኣብ መንጎ መሳርሕተይን ጐረባብተይን እዩ ዝጅምር ድማ በለ ብዛዕባ ተስፋ ክዛረብ ከሎ ድማ ባንፊ ንክርስቲያን ምእመናን ካብ ካልኦት ዝፈልዮም እዚ እዩ ከመይሲ ንገዛ ርእሶም ኣብ ኣምላኽ ዘማዕቆቡ ክንዲ ዝኾኑ ኣብዚ መዳይ እዚ ነቲ ኣብ መንጎ ምድራዊት ከተማን ከተማ እግዚኣብሔርን ዘሎ ቃልሲ ኣብታ ከተማ ኣምላኽ ብዝብል ኣርእስቲ ቅዱስ ኣጐስጢኖስ ዝጸሓፋ መጽሓፉ ገሊጽዎ ይርከብ እዚ ድማ ክልቲኡ ቦታታት ብኸመይ ከም እተኣሳሰረ እዩ ዝገልጸልና ብሓባር እዮም ዝዓዩ እቲ ፍልልይ ግን ምሉእ ብምሉእ ኣብ ተስፋ እዩ ዝርከብ ቅዱስ ኣጐስጢኖስ ከም ዝገለጾ ህዝብታ ምድራዊት ከተማ ብቑሳዊ ነገራት ሓጐስ ይደልዩ ህዝብታ ከተማ ኣምላኽ ድማ በቲ ብላቲን ተተርጐመ ስፔይ ደይ ማለት ብተስፋ ኣምላኽ ማለት ብዘደንቕ ተግባራት ኣምላኽ እዮም ዝሕጐሱ ማለት እዩ ወሲኹ ድማ ባንፊ ኣብ ብምሉእ እታ ርእሰ ሊቃነ ጳጳሳት ዘዳለውዋ መጽሓፎም እዚ ብኸመይ ከም እተተርጐመ ገለጸ ጽልዋ ቅዱስ ኣጐስጢኖስን ብዛዕባ ታሪኽን ፖለቲካዊ ስልጣንን ዝነበሩ ኣረኣያን ኣዝዩ ከም ዘገርሞ እውን ኣመልከተ ሓደ ካብቲ ኣዝዩ መሳጢ መደረ ቅዱስነቶም ብዕለት 9 ጥሪ ነቶም ኣብ ቅድስቲ መንበር ተቐባልነት ዝረኸቡ ኣባላት ዲፕሎማስያዊ ኣካል ዝለገሱሎም ዝርርብ እዩ ዝነበረ እዚ መደረ እዚ ርእሰ ሊቃነ ጳጳሳት ነታ ከተማ እግዚኣብሔር ብሰፊሑ ጠቒሶማ ይርከቡ ከተማ ኣምላኽ ፖለቲካዊ ጸገም ከም ዘይብላ እውን ገሊጾም በለ ኣብ ክንዲኡስ ብዛዕባ ማሕበራውን ፖለቲካውን ህይወት መሰረታዊ ጉዳያት ጠቓሚ ኣስተንትኖታት ተቕርብ ንኣብነት ኣብ መንጎ ህዝብታት ዝያዳ ፍትሓውን ሰላማውን ብሓባር ምንባር ዘሎ ግድነት ክብሉ እውን ይጠቕሱ እዚ ጥቕስ እዚ ንዓይ ነቲ ራእይ ቅዱስ ኣጐስጢኖስ ካቶሊካውያን ኣብቲ ንነብረሉ ሕብረተሰብ ዘሎና ሓላፍነት ዘብርህ እዩ ክብል ድማ ኣመልከተ
1: ብናይ ሞናኮ ማሕበር ልዑል ኣልበርት ዳግማዊ ምስ ማሕበር መንእሰያት ዮሃንስ ጳውሎስ ዳግማዊ ብምትሕብባር ዝተዳለወ ሓድሽ ናይ ስእሊ ምርኢት ኣብ ቁሸት ጽቡሕ ኣንተ ካስተርገንደልፎ ኣብ ዝርከብ ጳጳሳዊ ህንፃ ኣብ ዘሎ ናይ ኣታክልቲ ስፍራ ዕለት 3 ሓምለ ብወግዒ ከም እተኸፍተን እዚ ምርኢት እዚ እውን ክሳብ መወዳእታ ወርሒ ሓምለ ንበጻሕቲ ክፉት ከም ዝኸውን ዜና ቫቲካን ኣፍሊጡ ሰብን ተፈጥሮን ተነቃፊ ሚዛን ዝብል መርሒ ቃል ዝገበረ ናይ ስእሊ ምርኢት ብልዑል ኣልበርት ዳግማዊ ናይ ሞናኮ ማሕበርን ጨንፈር ኢጣልያን ምስ ማሕበር መንእሰያት ዮሃንስ ጳውሎስ ዳግማዊ ብምትሕብባር ዝድገፍ ክሳብ ዕለ 3 ሓምለ ንበጻሕቲ ክፉት ዝኸውን ናይ ስእሊ ምርኢት በጻሕቲ ኣብ ውሽጢ ፍጥረት ሰብኣውነት ዘሎ ቦታ ከስተንትኑ ዝሕግዝ ኮይኑ እቲ ምርኢት ነቲ ብናይ ልዑል ኣልበርት ዳግማዊ ናይ ሞናኮ ማሕበርን ኣብ ተፈጥሮ ዘተኮረ ሽልማት ዝረኸበ ስእልታት ዘጣመረ ንኹሉ ዓይነት ሂወት ዘራኽብ ዓሚቕ ምትእስሳር ዘርእዩ ኮይኖም ብዙሕነት هبوط مسارات ميزان ناي مريت مخانو نفسو كف مزبع ناي زي السنيت قبل الدق سبات زي ترف سلوا زلو مخانو نبس احتي يزخاخرو كبز حالفو اتمر ايت بس احتي نتباق فترة كستنتنو زعدم كوينو نتاق على عنت سرعات سنو محضر ناي مكلخال حلاف النت عفلطو يهب قبل رومان كاستر غاندرفون زكايدو مدرخات سعيبو اتمر ايت قبل كالوت كتماتات ايطاليا بزقابرو قعزو كقدسل مخانو زينا فاتيكان يملاخت اتمريت قدم مجمارو قرب دقائق اتينو فترات مكنخان سقومتن موساد مفلات زرستو عودة أخيبا مكيادون إزا أخيبا زدما إتي أبمانغو سبعونت أكبابن زلوتن كاف ميزان منفساون سنمرمرن بحلاون الرعاياتات كم زقربان زتبق صوزي مرحتي بيتا كريستيان توكلتناي سنميلاوي كلي عور كبات تكالات مهورات التامر غمرت سنفلتات كيلاتات عبيتا أكالات بحبار بزعبا بدهوتات نايمور سنمهدار معكاب بهوة منبار كومؤون دكسب حبارة وحلفنة نمكن خان حبارة وبيتنا نخستنتن وزرخة بكوينو اتام عدومات بتام وانا محرار معكل علوي تمهر تصبخ انت كاردينال فابيو باجو اكباب لا تقر اللهم نتي تبقصو بما انقادن نتي ابزق زيانا الزلوس نمهدارو بدهوتات ملاش نمحاب مميان سقوم تتغطن نمدن فع التوفي بوطع بوقع كم زخفتو سحبر زينا فاتيكان تي مرحا قبر باتي بسبوه انتم مع كلستا مرحا قوينو اصد ما تساتفتي نتي قدست منبر وخد سنة مهدار مدن فعزر العطو فاينت التقربة جبوت ووطنات نخفل تزحق قزم وخانو يوم ملاخت ماركو كولا سانتي ابو منبر جنفر ايطاليا محبر لقول البرت داقماوي موناكون دانيال برونو ابو منبر محبر مانسيات يوهانس بولوس داقماون ابتزاتي وانا محراري معكل لحلوعي تمهر تصبوه عن كارلينال فابيو باجو بروفيسور دانيلو موليكوني حلاف قدات حملاي حابتي ابو ودب مقبن حرشان حبرات هاقرات كمؤون وانا محراري سنة عزواتناي اتقلت السفرة اب روما بروفيسور فابيو اتوري زغربوك السلامتا اتمدرخ بغازيت اينازينا فاتيكانين ريدي فاتيكانين ديبورا كاستلانو لوبوف مونغوينا نتكم التقايدن ماركو كل سانتي أبزس معمدار أبي تاريخ مرد أقول أبزي كون اللهمات إنان نبر زلونا لومي فلتتنا بحلفنت حلفنت لما نبجبوت تكبر كنقيرو تصوعينا اللونا كم زبالن حلوة كبابين خبردك سبات نتسريت هيوات محبراو فتحن متعمن أسيات ولا رونز ملكات إيو أب مونغو بحلي سنمر مر تكالاتن منفساونتن بزق برزة تراي إيو أب مخبر فترة تمسرة حقينا قطعي معبالة مهنات زكا آل زين فلتوك نكالها خلالو أين خلن إنا انقبل بمزق خار ود سب زي نتعطل أكال سلزخونة كبتا فترك فلا زي كئل أبوش تفلوين تأفاف الميزان إيو بيلو ني كاردينال باجو أبو فاتيكان نتمر إتكا انقدو عد سلزرخبو أمسجين إزقون كاردينال فابي باجو نتي تبقصو مستمرتاون بخلاو نتالوخو كوشات سبوخ أنت تبق متأسسار كمزلو بمقنزاب بحاقوش تقبلون مو إيوم كمزبال زينا فاتيكان أفليتو أبو منبر محبر مناسيات يوهانس بولس داقماوي دانييل برونو تباق فترة جيتس زي كونس تساوي عيد إيو كمو اون حالف هز زي كونس قديتا مخانو أسميرو منسيات أب محلو فترة زلوام أقدس ترى أسميرو محبر منسيات يوهانس بولس داقماوي نفترة حاليوت نمدن فاعن أب مونغو منسيات حونت نمعباين زلو توفاينت أغلي حب فلاي دمع كاب كل التشعن عصر تسلستن عمد محرة جميرو بمقدي علماوي كأنا منسيات أبيلو زسالت ومخانو بملكات رسالي كان باباسات بزعبا حونت حلف النطاوي التقاقمة إدات بابن أبي سندات عورما الأختير سليكان باباسات فرانشيسكو سبوه أنت أهو كلنا كمؤون أبك أربع أوان سليكان باباسات اليوم

0: ውሽጢ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ህንፃ ኣብ ዘሎ ናይ ኣታክልቲ ስፍራ ንምቕራብ እተገብረ ውሳነ ሃንደበታዊ ኣይኮነን። እዚ ቦታ እዚ ምስ ታሪኹን ፀዋዕታውን ንመልእኽቲ እዚ ስእልታት የጉልሖ ጭቡጥን ሓበራዊ ንተወፋይነትን ድማ ከም ዕድመ ገይሩ ያቐረበ ከም ዝበለ ኣፍሊጡ። መበል 21 ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ኣብ ናይ ኬንያ መንበረ ጵጵስና ዕለት 19 ሓምለ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ምብራቅ ኣፍሪካ ዝተበገሰ መንእስያት ኣብ ማእከል ኣስተንትኖኡ ዝገበረ ኮይኑ ኣቦ መንበር ዋዕላ ጳጳሳት ካቶሊክ ኬንያ ናይ ሰበኻ ኪሲሙ ሊቀ ጳጳሳት ሞሪስ ማሃቲያ መኩምባ ኣብ ዘስምዕዎ ናይ መኽፈት ዳረ ንመንእሰያት ቤተ ክርስቲያን ትፈትወኩም ኣባኻትኩም ተኣምን ኣብ ህወትን ተልእኾን ቤተ ክርስቲያንን ኣብ ህወት ሃገርኩምን ምሉእ ብምሉእ ክትሳተፉ ትዕድመኩም ብሓባር ኮይንና ኣብ ፍቕሪ ፍትሒ ሓድነት እምነትን ግዜ ዘይሓልፎ ክብርታት ናይ ካቶሊክን ክርስትናን ትውፊትና እተመሰረተ ሕብረተሰብ ኢና እናሃንፅ ከም ዝበሉ ፊደስ ኣገልግሎት ዜና ኣፍሊጡ። ነቲ ሙሉእ ሓፈሻ ዓውደ ጉባኤ ብወግዕ ንምኽፋት ዝዓርግ መስዋዕቲ ቅዳሴ ዝመርሑ ኣገልግሎት ውህድ ሰብ ኣብ ምዕባለ ዝሓሊ ናይ ቅዱስቲ መንበር ላዕላዊ ቤት ፅሕፈት ህየንተ ካርዲናል ሚካኤል ቸርኒ ንመንእሰያት ተስፋ ካባኻትኩም ክትምንዛዕ ኣይትፍቀዱ እንክብሉ ተማሕፂኖም ሊቀ ጳጳሳት ዮን መንበር 14 ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓውደ መልእኽቲ ብምዝካር ምይይጥን ትዕግስትን ትሕትናን ግጭታት ንምፍታሕ ከምኡውን ዝያዳ ፍትሓውን ሰላማውን ሕብረተሰብ ንምህናፅ ዝድረኽ መጋበርያ ምዃኑ ከም ዘጉልሑ ዝሓበረ ፊደስ ኣገልግሎት ዜና ኣስዒቡ ኣቦ መንበር ማሕበር ኤጲስቆጶሳዊ ጉባኤታት መላ ሃገራት ምብራቅ ኣፍሪካ ኣብ ዛምቢያ ናይ ሰበኻ ሶልዌዚ ጳጳስ ቻርለስ ጆሴፍ ሳምፖ ካዞንደ ኣብ ዝቕፅሉ 4 ዓመታት መንእስያት ቀዳምነት ክስነት ካቶሊካዊት ቤተ ክርስቲያን ኣብቲ ዞባ ከም ዝኾኑ ገሊፆም ጳጳሳት ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ንመንእሰያት ንዝቕፅሉ 4 ዓመታት ቀዳምነት ጉስነቶም መርሓ ግብርታቶም ዝገብርሉ ምኽንያት ብቀዳምነት መንእሰያት ተወፋይነትና ከም ዝግብኦም ከነርእን ናይ ቅድስትን ኣደነ ቤተ ክርስቲያን ወገን ናይ ምዃን ስምዒት ከማዕብሉ ክንሕግዞም ስለ እንደሊ እዩ ከም ዝበሉ ኣፍሊጡ። ኣብቲ ኣኼባ ኣስታት 140 ጳጳሳት ካብ ማሕበር ኤጲስቆጶሳዊ ጉባኤታት መላ ሃገራት ምብራቅ ኣፍሪካ ዝመፁ ኤጲስቆጶሳውያን ጉባኤታት ኢትዮጵያ፣ ኤርትራ፣ ኬንያ፣ ማላዊ፣ ደቡብ ሱዳን ሱዳን፣ ታንዛኒያ፣ ኡጋንዳ፣ ዛምቢያ ከምኡውን ኣባላት ማሕበር ዝኾኑ ሃዋርያውያን መስተናብሪ ጅቡቲን ሶማልያን ይሳተፉ ከም ዘለውን ኣብቲ መደብ ወከልቲ ፖለቲካዊ ተቋማት ውሽጢ ዓዲ እውን ዝተረኽቡ ኮይኖም ካብኣቶም ናይ ሃገረ ኬንያ ርእሰ ብሄር ዊልያም ሩቶ ወኪሉ ዝተዛረበ ቀዳማይ ፀሓፊ ቤት ምክሪ ሚኒስትራት ሙሳ ሊያ ሙዳ ቫዲ ኣብ ዘስምዖ መደረ ኣብ መላእ ምብራቅ ኣፍሪ ካ ሰላም ሰናይ ምሕደራን ምሕያል መንእሰያትን ንመድንፋዕ ዝያዳ ዝባዊ ምትሕብባር ክግበር ፀውዒት ኣቕሪቡ እዞም ሰለስተ ኣዕኑድ ንዘላቐል ልምዓትን ቁጠባዊ ዕብትን ብኸመይ ኣገደስቲ ምዃኖም ኣስሚሩ ካቶሊካዊት ቤተ ክርስቲያን ንመንእሰያት ቅኑዕ ክብርታትን ክእለታትን ዕድላትን ንምቕራብ ዘለዋ ተወፋይነት ብምግንዛብ እቲ ኬንያዊ ፖለቲከይና ኣፍሪቃ ዘለዋ ዘይተዓደነ ዓቕሚ ካብ ቀይድታት ከነላቕቕን ዝያዳ ርጉኡን ብልፅግናን መጻኢ ከነረጋግፅን ንኽእል ኢና ከም ዝበለ ፊደስ ኣገልግሎት ዜና ሓቢሩ።
1: ጳጳሳት ሕቡራት መንግስታት ኣሜሪካ ኣብ ኣተገባብራ ሕጊ ስደተኛታት ዝረአ ዓሌታዊ ኣድልዎ ደው ክብል ፀዊዖም። ኣብዚ ቀረባ እዋን ምስ ኣተገባብራ ሕጊ ስደተኛታት ተታሒዙ ብዘጋጥሙን ሂወት ሰብ ብዘጥፍኡን ፍጻሜታት ምኽንያት ጳጳሳት ሕቡራት መንግስታት ኣሜሪካ ብፁእ ኣቡነ ዳንኤል ጋርሲያን ብፁእ ኣቡነ ብሬንዳን ካሂልን ንሓደ መንፈሳዊ ጉስነታዊ ኣስተንትኖ ዝሓዘ መልእኽቲ ኣውፂኦም። እዚ ጽሑፎም ኣተገባብራ ሕጊ ስደተኛታት ወትሩ ነቲ ኣምላኽ ዝሃቦ ሰብኣዊ ክብሪ ነፍሲ ወከፍ ውልቀ ሰብ ከኽብር ከም ዘለዎ ዝጽውዕን ንስደተኛታት ከም ትሑታት ፍጡራት ምርኣይ ዝነጽግን እዩ። ከም ካቶሊካውያን መጠን ኩሎም ደቂ ሰባት ብኣምሳልን ኣርኣያን ኣምላኽ ከም ዝተፈጥሩ ንኣምን። ስለዚ ድማ ህይወት ወዲ ሰብ ብዘይ ባህርያዊ መንገዲ ዝጠፍኣሉ ኩነታት ኩሉ የሕዝነና እዩ። ብፁእ ኣቡነ ዳንኤል ጋርሲያን

0: ናይ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ኣብ ብመንበር ንኡስ ኮሚቴ ምድንፋዕ ዓሌታዊ ፍትሕን ዕርቅን ከምኡ ውን ብፁእ ኣቡነ ብሬንዳን ካሂል ናይ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ኣብ ብመንበር ኮሚቴ ስደተኛታትን ነቲ ኣብ ሕቡራት መንግስታት ኣሜሪካ ምስ ኣተገባብራ ሕጊ ስደተኛታት ተተሓሒዙ ህይወት ሰባት ብምጥፍኡ ዘውፅእዎ መንፈሳዊ ጉስነታዊ ኣስተንትኖ ብዞም ዝስዕቡ ቃላት ጀሚሩ ይርከብ ኣብቲ ብዕለት 20 ሓምሌ 2026 ኣብ መርበብ ሓበሬታ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ዝተሓትመ ኣስተንትኖ በቲ ዝጠፈ ህይወት ዝተሰምዖም ዓሚቕ ሓዘን ገሊፆም ኣለዉ እቶም ጳጳሳት እቲ ብሲቪላውያን ሰበስልጣን ዝካየድ ናይ ሕጊ ምኽባር ኣገዳሲ ስራሕ ከም ዘለዎ ቅቡል ኮይኑ ኣተገባብራ ሕጊ ግን ንሰብኣዊ ክብርን ንሰብኣዊ ህይወትን ኣብ ሓደጋ ዘእቱ ክኸውን ከም ዘይብሉ ኣስሚሮምሉ እቶም ጳጳሳት ቀጺሎም እቶም ሲቪላውያን ሰበስልጣን ሕጊ ብሰብኣዊ መንገዲ ከምኡ ውን ንመሰረታዊ ሰብኣዊ መሰላት ማለት ንመሰል ህይወትን ፍትሓዊ መስርሕ ፍርድን ሓዊሱ ብዘኽብር ኣገባብ ናይ ምስራሕ ሕጋዊ ግዴታ ከም ዘለዎ ነረጋግጽ ክብሉ ገሊፆም ብፁእ ኣቡነ ጋርስያን ብፁእ ኣቡነ ካሂልን ወሲኾም ስልጣን መንግስቲ ወትሮ ኣብ ውሽጢ ደረት ስነ ምግባራዊ ሕጊ ክትግበር ኣለዎ ብምባል ገሊፆም ነዚ ንምትግባር ድማ ተሓታትነትን ግሉፅነትን ፍትሕን ክሰፍን ንጽውዕ እዚ ድማ ኣብቲ ንስደተኛታት ዝርኢ ስርዓትና ትርጉም ዘለዎ ምምሕያሽ ክትግበር ዝሓትት እዩ ኢሎም ዝሓለፈ ወርሒ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ዝተዛረብዎ ቃላት ብምዝካር ኣብ መንጎ ህዝብና ብዛዕባ ዓሌታዊ ኣድልዎ ምርኣይን ኣተገባብራ ሕጊ ስደተኛታትን ዝተኣሳሰር ናይ ፍርህን ጭንቀትን ሃዋህው ክነግዝ ከሎ የተሓሳስበና እዩ ክብሉ ደጊሞም ገሊፆም ሓሌታዊ ኣድልዎ ነቲ ኣምላኽ ዝሃቦ መሰረታዊ ክብሪ ጥራይ ዘይኮነስ ፍርሒ ብምዝራእ እምነት ብምጉዳል ከምኡ ውን ንዘይፍትሓውን ሕሉፍ ሓሊፉ ድማ ንዝሕዝን ሳዕቤናትን ዘሎ ዕድል ብምስፋሕ ኣብ ውልቀ ሰባትን ስድራ ቤታትን ማሕበረሰባትን ዓብዪ ጉድኣት የውርድ ኢሎም እቶም ጳጳሳት እቲ ዘለዎም መንፈሳዊ ስክፍታ ካብቲ ስቪላዊ ሕጊ ባዕሉ ዘፍቅዶ ነገራት ዝተፈለየ ክኸውን ከም ዝኽእል ገሊፆም ብፁእ ኣቡነ ጋርስያን ብፁእ ኣቡነ ካሂልን ሰብኣዊ ክብሪ ዝኾነ ይኹን ሰብ ወይ ጉጅለ ሰባት ዘቃልል ወይ ዕሽሽ ዝብል ተግባራት ኣብ ሕብረተሰብና ከም ንቡር ክውሰድ የብሉን ክብሉ ኣስሚሮምሉ ሕጋዊ ኩነታቶም ብዘየገድስ ንስደተኛታት ከም ትሑታት ፍጡራት ምርኣይ ከምኡ ውን ንኣባላት ሓይልታት ፀጥታ ብኽፉእ ምጽላም እቶም ከም ንቡር ክውሰዱ ዘይብሎም ክልተ ኣብነታት ኣተሓሳስባታት ምዃኖም ጠቒሶም ኣብ መወዳእታ ምእንቲተን ዝሞታ ነፍሳትን ንስድራ ቤታቶምን ንሃገርን ከምኡ ውን ምእንቲቶም ህዝባዊ ኣገልግሎት ዝተዋህቦም ኩሎምን ጸልዮም ብተወሳኺ ድማ ሰብኣዊ ክብሪ ዘቃልል ዘረባታትን ዓሌታዊ ኣድልዎን ዓመፅን ከብክዕ ከምኡ ውን ነፍሲ ወከፍ ውልቀ ሰብ ከም ውሉድ ኣምላኽ መጠን ዘለዎ ተፈጥራዊ ክብሪ ንምልላይ ዳግማይ ቃል ክኣትዉ ጸልዮም ኣብ ግዜ ሓዘንን ጸገምን ዘይምርግጋእን ናይ ፍጹም እምነት ኣርኣያ ናይ ዝኾነት እኖና ቅድስ ድንግል ማርያም ኣማልድነታ ንልምን ብምባል ድማ ቃሎም ዛዚሞም
1: ሽዱሽተ ኣባላት ዘለዋ ስድራ ቤት ትማልሰሉስ በቲ ሃገር እስራኤል ዝፈነወቶ መጥቃዕቲ ኣየር ተቐቲሎም ኣለዉ እዚ ድማ ቅድሚ 6 ወርሒ ብኣሜሪካ ተደገፈ ተኽሲ ናይ ምቁራጽ ውዕል ካብ ምፍራም ንነጀው ኣብ ቃዛ ዝፍኖ ዘሎ ቀታሊ መጥቃዕቲ እዩ ሓደ ኣቦን በዓልቲ ቤቱን 4 ደቆምን ኣብቲ ኣብ ከባቢ ሳብራ ዝርከብ መንበሪ ገዝኦም ደቂሶም ከለዉ ተቐቲሎም ሰራዊት እስራኤል ዒላማኡ ዕጡቓት ሓማስ ምዃኑን ውፅኢት እቲ መጥቃዕቲ ገና ይምርመር ከም ዘሎ ብምግላጽ ነቲ መጥቃዕቲ የረጋግጽ ብተዛማዲ ኣብቲ ዞባ ርግኣት የልቦን እቲ ኸደሉ ዘተኣማምን ቦታ እውን የለን ብምባል እቲ ኣብ ብሓጎዝ ስድራ ቤት ኣቐዲሙ መጠንቀቕታ ወይ ሃበሬታ ሒቡ ምንባሩ ዝዝከር እዩ ሓካይም ፍልስጥኤም ጸኒሖም ትማልሰሉስ ኣብ ማእከላይ ሰፈር ቃዛ ኣብ ልዕሊ ሓንቲ ማኪና መጥቃዕቲ ብምውራዱ ክልተ ሰባት ከም እተቐትሉ ካልኦት ድማ ከም ዝቆሰሉ ገሊፆም ኣብ ወርሒ ጥቅምቲ ኣብ መንጎ እስራኤልን ዕጡቓት ሓማስን ተኽሲ ናይ ምቁራጽ ውዕል ካብ ዝካየድ ነጀው ልዕሊ 160 ፍልስጤማውያን መብዛሕትኦም ሰላማውያን ሰባት ከም ዝሞቱ ሰበስልጣን ጥዕና ቃዛ ገሊፆም እቲ ዕርቂ ነቲ ሰፊሕ ኩናት ደዋ ኣቢልዎ እኳ እንተነበረ ነቲ ዳርጋ መዓልታዊ ዝፍኖ መጥቃዕቲ እስራኤል ግን ደዋ የበሎን እስራኤል ንዕጡቓት ዒላማ ትገብር ከም ዘላ ገሊጻ كم غبسي قطر تركن حبرات منغستات امريكان زعما سلا ماكلاي وغنات نتي اب قازا زقصل زلو غچت داون مبال زوصو مدب نمدل دال يصعرالوا زدما غجل حماس اصوار نمرغاف اسرائيل كاب عتقاو سرحيت كتوصن زحاتت كوان تخونه اب تصعرتات جن بزح ممحياشات كم زي ترايا زحبر ملكت اي ترخبن توقع كابز جمرالو قجل حماس زمرحوم تواقاتي عبدبوباو اسرائيل متقعت بمورد شحن كل التميتن سبات قتلوم كل تميتن حمسان دما جهو حيزو مالو سب سلطان تعنا قازا كمز قلصو حقر اسرائيل سعيبا بزفت سمتو متقعتي لعل سبعان سلستن شح فلسطيماويان تقتلوم يركبو دارقا خلوم التوم كل التميليون هزب قازا دما عبقماقن بحري عبزركب نشتو مريتي يوم زنبرزلو እዝኻ ብቐንዱ ኣብ ግዜያዊ ድንኳናት ወይ ኣብ ዝዓነወ ህንጻታት ከምኡውን ኣብ ከቢድ ሰብኣዊ ኩነታት እዮም ዝርከቡ።

ክቡራትን ክቡራን ሰማዕትና ስለመከታተልኩምና መስግን መደባትና ብጀካ ብሬድዮ ፌስቡክን ማርበብ ሓበሬታ ቫቲካን ኒውስ ክፍርትራ ኣቢልኩም ክትከታተሉ ከምትኽእሉ ከምኡ እውን ናይ ሜል ኣድራሻና tigrino @sbc.vva ምዃኑ ንሕብር ሪኢቶኹም ኣይፈለየና እንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብናይ ፅባሕ መደብ ፈኖ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 22 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንኽረምታዊ ናይ ዕርፍቲ ግዜ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጋንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 22 ሓምለ መደፈነወና ብዛዕባ እቲ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝጽሓፍዋ ሓዳስ መጽሓፍ ኣመልኪቱ ዋና ኣሰናዳ ኢዛ መጽሓፍ ንዜና ቫቲካን ዝሃቦ መግለጺ ኣብ ቁሸት ላውዳቶሲ ዝተዳለወ ብዛዕባ ምክንኻን ተፈጥሮ ዘነጽር ስእላዊ መግለጺ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ኣብ መንእሰያት ዘተኰረ ዘተታት ከም ዘካየዱ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ኣባት ተገባብራ ሕጊ ስደተኛታት ዝረአ ዓሌታዋ ድልዎ ደው ክብል ዘቕረብዎ ጻውዒት ህልው ኩነታት ቃዛ ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 22 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ኣሌክሳንድሮ ባንፊ ኣሰናዳይ ናይታ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዘዳለውዋ ኣጽዋሩ ዘራገፈን ኣጽዋር ዘራግፍን ሰላም ህያብዩ ዘርእስተ ሓዳስ መጽሓፍ ኣመልኪቱ ንዜና ቫቲካን ብዛዕባ ኣገዳስነት ቃላት ርእሰ ሊቃነ ጳጳሳትን ሓይሊ መልእኽቶም ብኸመይ ኣብ ወንጌል ዝተመስረተ ምዃኑ ገሊጹ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዕለ 8 ግንቦት 2025 ናብ መንበረ ጴጥሮስ ድሕሪ ምቕማጦም ንዓለም ሰላምታ ኣብ ዘቕረብሉ ኣጋጣሚ ዘካፈልዎ ናይ መጀመርታ ቓላት ኣብ ሰላምን ኣብ ኣልባብ ሰባትን ኣብ ስድራ ቤቶምን ኣብ መንጎ ህዝብታትን ሰላም ክሰፍን ኣብ ዘለዎም ባህጊ ዘተኰረ እዩ ዝነበረ። ካብ ሽዑ ንነጀው እዚ ትምኒት እዚ ኣብ መደረታትን ስብከታትን ቃል ሰላምታን ርእሰ ሊቃነ ጳጳሳት ብቐጻሊ ቀዋሚ ፍረ ነገር ኮይኑ ጸኒሑሎ። ከመይሲ ኣብ መላእ ዓለም ዝርከባ ብዙሓት ሃገራት ግጭታትን ወጥርታትን እናወሰኸ ይኸይድ ኣሎ። ኣብዚ እዋን እዚ ቤት ሕትመት ቫቲካን ነዛ ኣብ ርእሰ ሊቃነ ጳጳሳት ሊዮን ተጻሕፈት ኣጽዋሩ ዘራገፈን ኣጽዋር ዘራግፍን ሰላም ህያብዩ ዘርእስታ ሓዳስ መጽሓፍ ኣሕቲሙ ይርከብ ኣሎ። ሬድዮ ቫቲካን ነታ መጽሓፍ ኣብ ምድላው ሓላፍነት ወሲዱ ዝሰርሐ ኢጣልያዊ ጋዜጠናን ደራስን ንኣሌክሳንድሮ ባንፊ ኣዘራሪብዎ ኣሎ። ኃይሊ መልእኽቲ ርእሰ ሊቃነ ጳጳሳት ኣብ ወንጌል ብኸመይ ከም እተመስረተን ክርስቲያን ምእመናን ነዛ ህውከት ዝመላ ዓለም ብኸመይ ተስፋ ከምፁ ከም ዝኽእሉን ኣጉልሐ። ዕላማ እዛ መጽሓፍ ኩሉ ሰብ ብዛዕባ ትምኒታት ርእሰ ሊቃነ ጳጳሳት ሊዮንን ብዛዕባ ሰላም ዓለምን ኣትኩሮት ንኽረክብ ኣጋጣሚ ንምሃብ እዩ ድማ በለ። እዛ መጽሓፍ ንቓላት ቅዱስነቶም ኣብ እተፈላለየ ምዕራፋት ብምውዳብ ንዅሉ መደረታቶም ድማ ካብቲ ቅዱስነቶም ነቶም ኣብ ቅድስቲ መንበር ተቐባልነት ዝረኸቡ ዲፕሎማስያውያን ኣካላት ወይ ንዓለም ለኻዊ መዓልቲ ሰላም ዘመሓላለፍዎ መልእኽትታት ክሳብ ምብጻሕ ወይ ኣብ እዋን ዓመተ ኢዮቤል ተስፋ ምስ መንእሰያት ኣብ ዘካየድዎ ርክባት ዘካፈልዎ መደረታት ዘጠቓለለ ቀንዲ መልእኽትታት ርእሰ ሊቃነ ጳጳሳት ብኸመይ እዛ መጽሓፍ ከም እተቕርብ ኣጉልሐ። እዛ መጽሓፍ እዚኣ ዝቁም ፍረ ነገር ኣብ ሓሳባት ርእሰ ሊቃነ ጳጳሳት ሊዮን ኣገዳሲ ምዃኑ ተጕልሕ። እተፈላለየ ኩነታት እተፈላለየ ኣትኩሮ እኳ እንተሃለዎ ግን ከኣ ሓደ ዘተሓሳስቦም ነገር ተቕርብ። ካብ መቓን ፈታውን ጸላእን ሓራ ብምውፃእ ዝርርባት ምክያድ ምህናጽ ድልድላት ከምኡውን ምልውዋጥ ሓሳባት የድሊ ክብል ባንፊ ኣትሪሩ ይምስክር። ቃላትን ሓሳባትን ርእሰ ሊቃነ ጳጳሳት ነቶም ንዓለም ኣዝዩ ኣገዳሲ ውሳኔታት ዝገብሩ ሰባት ብኸመይ ክበጽሖም ከም ዝኽእል ምስ ተሓተተ ባንፊ ከም ዝገለጾ እዚ ከቢድ ሕቶ ምዃኑ ኣፍልጠሃበሉ። እቲ ውልቀ መላኺ ዝነበረ መራሒ ሶቪየት ሕብረት ጆሴፍ ስታሊን ሓደ እዋን ርእሰ ሊቃነ ጳጳሳት ክንደይ ወተሃደራዊ ክፍሊ ኣለዎም ክብል ሓተተ። እዚ መልሲ ድማ ሎሚ እውን ልክዕ ከምቲ ሽዑ ዝነበረ ሓደ ዓይነት እዩ ወላ ሓደ የብሎምን በለ። ሃገረ ቫቲካን ዓብዪ ዲፕሎማስያዊ ኣካልነት ኣለዋ። ቤተ ክርስቲያን ኣብ መላእ ዓለም ሚስዮናውያን እኳ እንታ ኣለውዋ ዓለማዊ ኃይል ግን የብላን በለ ኃይል መልእክት ርዕሰ ሊቃነ ጳጳሳትን ናይ አድማሳዊት ቤተ ክርስቲያንን አብ ወንጌል ተመስረተን እዩ ክብል ድማ ይገልጽ ዓመፅን ውግንና አጋጠመ ክንሱ ዝጠፍዝ መስል ኣጽዋሩ ዘራገፈን ኣጽዋር ዘራግፍን ኃይል እዩ እቶም ሓያላት እዛ ዓለም እዚኣ ግና እዞም ወኪል ክርስቶስ እንታይ ዓይነት ስነ ምግባራዊ ምንቅስቓሳት ከለዓዕሉ ከም ዝኽእሉ ኣጸቢቖም ይፈልጡ እዮም በዚ ምኽንያት እዚ ኸኣ ንመልእኽቲ ርእሰ ሊቃነ ጳጳሳት ብጣዕሚ እዮም ዝፈርሕዎ በዚ መዳይ እዚ ርእሰ ሊቃነ ጳጳሳት ልዮን ኣብ ምእተው እዛ መጽሓፍ ሰላም ናይ ውልቀ ሰባት ሓላፍነት ምዃኑ ኣጉሊሖም ይርከቡ ካብ ነፍሲ ወከፍና ድማ ይጅምሩ ስታኒስላቭ ፔትሮቭ ዝስሙ በዓል ሥልጣን ሶቪየት ኅብረት ብ1983 ዓመተ ምህረት ካብ ሕቡራት መንግስታት ኣሜሪካ ናብ ሕብረት ሶቪየት ሚሳይላት ከም ተተኰሰ ዝሕብር ራዳር ሩስያ ምላሽ ብዘይምሃቡ ኒኮላሳዊ ዕንወት ንምውጋድ ኣበርክቶ ዝገበረሉ ታሪኻዊ ፍጻሜ ድማ ጠቒሶም ይርከቡ እቲ መሳርሒ ተበላሽዩ ዝነበረ እቲ ዘመልከቶ ሚሳይላት እውን ሓቂ ኣይነበረን ርእሰ ሊቃነ ጳጳሳት ኣብዚ ክፍሊ እዚ ሕልና ሓደ ሰብ ንምልእቲ ዓለም ዋጋ ክህልዎ ከም ዝኽእል ዘርኢ ምዃኑ እውን ገለጹ ወሲኹ ድማ ባንፊ እዚ ፍልጠት እዚ ተስፋ ዝህበና ምዃኑ ገለጸ እዚ ኣብ ልብን ኣእምሮን ደቂ ሰባት ዘሎና ምትእምማን እዩ ንመጻኢ ሰላም ክንሓስብ ቅኑዕ ኣረኣእያ ዝህበና ድማ እዩ ይብል መወዳእታ ውግእን ጽልእን ዓመፅን ክርከብ ዝከኣል ካብ ገዛ ርእሰይ ኣብ ቤተይ ኣብ መንጎ መሳርሕተይን ጎረባብተይን እዩ ዝጅምር ድማ በለ ብዛዕባ ተስፋ ክዛረብ ከሎ ድማ ባንፊ ንክርስትያን ምእመናን ካብ ካልኦት ዝፈልዮም እዚ እዩ ከመይሲ ንገዛ ርእሶም ኣብ ኣምላኽ ዘማዕቆቡ ክንዲ ዝኾኑ ኣብዚ መዳይ እዚ ነቲ ኣብ መንጎ ምድራዊት ከተማን ከተማ እግዚኣብሔርን ዘሎ ቃልሲ ኣብታ ከተማ ኣምላኽ ብዝብል ኣርእስቲ ቅዱስ ኣጐስጢኖስ ዝጸሓፋ መጽሓፉ ገሊጽዎ ይርከብ እዚ ድማ ክልቲኡ ቦታታት ብኸመይ ከም እተኣሳሰረ እዩ ዝገልጸልና ብሓባር እዮም ዝዓዩ እቲ ፍልልይ ግን ምሉእ ብምሉእ ኣብ ተስፋ እዩ ዝርከብ ቅዱስ ኣጐስጢኖስ ከም ዝገለጾ ህዝብታ ምድራዊት ከተማ ብቑሳዊ ነገራት ሓጐስ ይደልዩ ህዝብታ ከተማ ኣምላኽ ድማ በቲ ብላቲን እተተርጐመ ስፔይ ደይ ማለት ብተስፋ ኣምላኽ ማለት ብዘደንቕ ተግባራት ኣምላኽ እዮም ዝሕጐሱ ማለት እዩ ወሲኹ ድማ ባንፊ ኣብ ብምሉእ እታ ርእሰ ሊቃነ ጳጳሳት ዘዳለውዋ መጽሓፎም እዚ ብኸመይ ከም እተተርጐመ ገለጸ ጽልዋ ቅዱስ ኣጐስጢኖስን ብዛዕባ ታሪኽን ፖለቲካዊ ሥልጣንን ዝነበሩ ኣረኣእያን ኣዝዩ ከም ዘገርሞ እውን ኣመልከተ ሓደ ካብቲ ኣዝዩ መሳጢ መደረ ቅዱስነቶም ብዕለ 9 ጥሪ ነቶም ኣብ ቅድስቲ መንበር ተቐባልነት ዝረኸቡ ኣባላት ዲፕሎማስያዊ ኣካል ዝለገሱሎም ዝርርብ እዩ ዝነበረ እዚ መደረ እዚ ርእሰ ሊቃነ ጳጳሳት ነታ ከተማ እግዚኣብሔር ብሰፊሑ ጠቒሶማ ይርከቡ ከተማ ኣምላኽ ፖለቲካዊ ጸገም ከም ዘይብላ እውን ገሊጾም በለ ኣብ ክንዲኡስ ብዛዕባ ማሕበራውን ፖለቲካውን ህይወት መሰረታዊ ጉዳያት ጠቓሚ ኣስተንትኖታት ተቕርብ ንኣብነት ኣብ መንጎ ህዝብታት ዝያዳ ፍትሓውን ሰላማውን ብሓባር ምንባር ዘሎ ግድነት ክብሉ እውን ይጠቕሱ እዚ ጥቕሲ እዚ ንዓይ ነቲ ራእይ ቅዱስ ኣጐስጢኖስ ካቶሊካውያን ኣብቲ ንነብረሉ ሕብረተሰብ ዘሎና ሓላፍነት ዘብርህ እዩ ክብል ድማ ኣመልከተ
1: ብናይ ሞናኮ ማሕበር ልዑል ኣልበርት ዳግማዊ ምስ ማሕበር መኖስያት ዮሃንስ ጳውሎስ ዳግማዊ ብምትሕብባር ዝተዳለወ ሓድሽ ናይ ስእሊ ምርኢት ኣብ ቁሸት ስቡሕ ኣንተ ካስተርጋን ለልፎ ኣብ ዝርከብ ጳጳሳዊ ህንፃ ኣብ ዘሎ ናይ ኣታክልቲ ስፍራ ዕለት 3 ሓምለ ብወግዒ ከም እተኸፍተን እዚ ምርኢት እዚ እውን ክሳብ መወዳእታ ወርሒ ሓምለ ንበፃሕቲ ክፉት ከም ዝኸውን ዜና ቫቲካን ኣፍሊጡ ሰብን ተፈጥሮን ተነቃፊ ሚዛን ዝብል መራሕ ቃል ዝገበረ ናይ ስእሊ ምርኢት ብልዑል ኣልበርት ዳግማዊ ናይ ሞናኮ ማሕበርን ጨንፈር ኢጣልያን ምስ ማሕበር መኖስያት ዮሃንስ ጳውሎስ ዳግማዊ ብምትሕብባር ዝድገፍ ክሳብ ዕለ 3 ሓምለ ንበፃሕቲ ክፉት ዝኸውን ናይ ስእሊ ምርኢት በፃሕቲ ኣብ ውሽጢ ፍጥረት ሰብኣውነት ዘሎ ቦታ ከስተንትኑ ዝሕግዝ ኮይኑ እቲ ምርኢት ነቲ ብናይ ልዑል ኣልበርት ዳግማዊ ናይ ሞናኮ ማሕበርን ኣብ ተፈጥሮ ዘተኮረ ሽልማት ዝረኸበ ስእልታት ዘጣመረ ንኩሉ ዓይነት ሂወት ዘራኽብ ዓሚቕ ምትእስሳር ዘርእዩ ኮይኖም ብዙሕነት هبوط مسارات ميزان ناي مريت مخانو نفسو كف من الزبع ناي زي السنيت قبل الجاق سبات زي ترفت الواء زلو مخانو نبات احتي يزخاخرو كابز حالفو اتمر ايت بات احتي نتباق فترة كستانتنو زعدم كوينو نتاق على عنت سرعاتنا محضار ناي مكلخال حلافنت عفلتو يهب قبل رومان كاستر غاندولفون زكايرو مدرخات سعيبو اتمر ايت قبل كالوت كتمنتات ايطاليا بزقابرو قعزوك قدس المخانو زينا فاتيكان يمالاخت اتمريت قدم مجمارو قرب دقائق اتيينو فترات مكنخان سقوم تنموساد مفلات زرستو عودة أخيبا مكيادون إذا أخيبا زدما إتي أب منغو سبعون نت أكبابن زلو تنك أفميزان منفساون سنة مرمرن بحلاون الرعاياتات كم زقربن إذا تبقى صوزي مرحتي بيتا كريستيان توكلتناي سنة ملاوي كلي عور كبات تكالات مهورات التامر غمرت سنة فلتات كيلاتات عبيتي أكالات بحبار بزعبا بدهوتات نايمور سنة مهدار معكاب بهيوة منبار كموؤون دكسب حبارو حلفنت نمكن خان حبارو بيتنا نخستنتنو زراخة بكوينو اتوم عدومات بتوم وانا محرار معكل لعلوي تمهر تصبخ انت كاردينال فابيو باجو اكباب لا تقرر لهم نتي تبقصو بما انقادن نتي ابزق زيانا الزلوس نمهدارو بدوهوتات من لاش نمحاب مميان سقوم تتغاتن نمدن فع التوفي بوطع بواقع كم زخفتو سحبر زينا فاتيكان تي مرحا قبر باتي بسبوه انتم مع كلستا مرحا قوينو اصد ما تساتفتي نتي قدست منبر وخد سنة مهدار مدنفع زلو توفي نت التقربو جبوت ووطنات نخفلتو زحق زموخانو يوم ملاخت ماركو كولا سانتي ابو منبر جنفر ايطاليا محبر لقول البرت داقماوي موناكون دانيال برونو ابو منبر محبر مونسيات يوهانس بولوس داقماون ابتزاتيو انا محراري معكل لحلوعي تمهر تصبوه عنده كارلينال فابيو باجو بروفيسور دانيلو موليكوني حلاف قدات حملاي حابتي ابو ودب مقمن حرشان حبرات هاقراتكم وقون وانا محراري سنة عزوات ناي اتقلت السفرة اب روما بروفيسور فابيو اتوري زغربوك السلامتا اتمدرخ بغازي تعينا زينا فاتيكانين ريدي فاتيكانين ديبورا كاستلانو لوبوف منغوينا نتكم التقايدن ماركو كل سانتي ابزس معمدر ابي تاريخ مرد اقول ابزيكون اللو هموت انان نبر زلونا لومي فلتتنا بحلفنت دمانا بجبوت تكبر كنقيرو تصوعينا اللونا كم زبالن حالوا كبابين خبر دك سبات نتسريت هيوات محبراو فتحن مزعمن اسيات ولا رونز ملكات ايو اب مونغو بحلي سنمرمر تكالاتن منفساونتن بزق برزت تراي ايو اب مخبر فترت ستمسرت حقينا قطعي معبالة مهنات زكا عال زين فلتوكن كالها خلالو اينا خلن انا انكبل بمزق خار والدسب زي النتعطل أكال سلزخونة كبتا فترة كفلة زي كأل أبوش تفلوين تعفاف الميزان إيو بيلو نيه كاردينال باجو أبو فاتيكان نتمر إتكا انقدو عد سلزرخبو أمسجين إزقون كاردينال فابي باجو نتي تبقسو مستمرتاون بخلاون نتالوخو كوشات سبوخ أنت تبق متأسسار كمزلو بمقنزاب بحاقوس تقبلو مو إيوم كمزبال زينا فاتيكان أفليتو أبو منبر محبر مناسياتي هانس بولوس داقما دانيال برونو تباقى فترة جيتس زي كونس تساويعيت ايو كومو اون حالفة زي كونس قديتا مخانو اسميرو من اسيات اب محلو فترة زلوم اقدستر اسميرو محبر من اسيات يوهانس باولوس داقماوي نفترة حاليوت مدنفاعن اب مونغو من اسيات حونت نمعباين زلو توفاينت اقلي حب فلاي دمع كاب كلتشعن عصر تسلستن عمت محرة جميرو بمقدي علماوي كأنا من اسيات ابيلو زسالوت مخانو بملكات رسالي كان باباسات بزعبا حونت حلف النطاوي التقاقمة ادات بابن اب سندات عورم الاختير سريكان باباسات فرانشسكو سبوخ انت اهو كلنا كمؤون ابك اربع اوان سريكان باباسات اليوم بالعصر تربعته قروم سب اونت بزبل عرس تزلقسوه نمان سيات ولولدات حويس نغلو السب نبتبعات حبرا وحلف النت ዝፅውዓዎ ድማ ኣቕቲ ኣብ ግብሪ ምውዓልን ምክፋልን ኣገዳሲ ምዃኑ ከም ዘዘኻኸረ ዝሓበር ዜና ቫቲካን ኣስዒቡ ብተወሳኺ እውን እቲ ብማሕበር መንእሰያት ዮሃንስ ጳውሎስ ዳግማዊ እተዳለወ ሓምሻይ ኣህጉራዊ ዋዕላ ሕውነትን ትብዓትን ኣብ ዓለም ለኻዊ ቀና መንእሰያት ኣብ ሴኦል ክካየድ ምዃኑ ብምዝኽኻር ንዚ ስእላዊ ምርኢት እዚ ኣብ ውሽጢ ካስተል ጋንዶልፎ ኣብ ዝርከብ ጳጳሳዊ ህንፃ ኣብ ዘሎ ናይ ኣታክልቲ ስፍራ ንምቕራብ እተገብረ ውሳነ ሃንደበታዊ ኣይኮነን። እዚ ቦታ እዚ ምስ ታሪኹን ፀዋዕታውን ንመልእኽቲ እዚ ስእልታት የጉልሖ ጭቡጥን ሓበራውን ተወፋይነትን ድማ ከም ዕድመ ገይሩ የቕረበ ከም ዝበለ ኣፍሊጡ። መበል 21 ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ኣብ ናይ ኬንያ መንበረ ጵጵስና ዕለት 19 ሓምለ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ምብራቅ ኣፍሪካ ዝተበገሰ መንእስያት ኣብ ማእከል ኣስተንትኖኡ ዝገበረ ኮይኑ ኣቦ መንበር ዋዕላ ጳጳሳት ካቶሊክ ኬንያ ናይ ሰበኻ ኪሲሙ ሊቀ ጳጳሳት ሞሪስ ማሃትያ ማኩምባ ኣብ ዘስምዕዎ ናይ መኽፈት መዳረ ንመንእሰያት ቤተ ክርስቲያን ትፈትወኩም ኣባኻትኩም ተኣምን ኣብ ህወትን ተልእኾን ቤተ ክርስቲያንን ኣብ ህወት ሃገርኩምን ምሉእ ብምሉእ ክትሳተፉ ትዕድመኩም ብሓባር ኮይንና ኣብ ፍቕሪ ፍትሒ ሓድነት እምነትን ግዜ ዘይሓልፎ ክብርታት ናይ ካቶሊክን ክርስትናን ትውፊትና እተመሰረተ ሕብረተሰብ ኢና እናሃንፅ ከም ዝበሉ ፊደስ ኣገልግሎት ዜና ኣፍሊጡ። ነቲ ሙሉእ ሓፈሻ ዓውደ ጉባኤ ብወግዒ ንምኽፋት ዝዓርግ መስዋዕቲ ቅዳሴ ዝመርሑ ኣገልግሎት ውህድ ሰብ ኣብ ምዕባለ ዝሓሊ ናይ ቅዱስቲ መንበር ላዕላዊ ቤት ፅሕፈት ህየንተ ካርዲናል ሚካኤል ቸርኒ ንመንእሰያት ተስፋ ካባኻትኩም ክትምንዛዕ ኣይትፍቀዱ እንክብሉ ተማሕፂኖም ሊቀ ጳጳሳት ዮን መንበር 14 ጉሩም ሰብኣውነት ብዝብል ኣርእስቲ ዝለገሱ ዓዶ መልእኽቲ ብምዝካር ምይይጥን ትዕግስትን ትሕትናን ግጭታት ንምፍታሕ ከምኡውን ዝያዳ ፍትሓውን ሰላማውን ሕብረተሰብ ንምህናፅ ዝድርኽ መጋበርያ ምዃኑ ከም ዘጉልሑ ዝሓበረ ፊደስ ኣገልግሎት ዜና ኣስዒቡ ኣቦ መንበር ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ኣብ ዛምቢያ ናይ ሰበኻ ሶልዌዚ ጳጳስ ቻርለስ ጆሴፍ ሳምፖ ካዞንደ ኣብ ዝቕፅሉ 4 ዓመታት መንእስያት ቀዳምነት ክስነት ካቶሊካዊት ቤተ ክርስቲያን ኣብቲ ዞባ ከም ዝኾኑ ገሊፆም ጳጳሳት ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ንመንእሰያት ንዝቕፅሉ 4 ዓመታት ቀዳምነት ጉስነቶም መርሓ ግብርታቶም ዝገብርሉ ምኽንያት ብቐዳምነት መንእሰያት ተወፋይነትና ከም ዝግብኦም ከነርእን ናይ ቅድስትን ኣደን ቤተ ክርስቲያን ወገን ናይ ምዃን ስምዒት ከማዕብሉ ክንሕግዞም ስለ እንደሊ እዩ ከም ዝበሉ ኣፍሊጡ። ኣብቲ ኣኼባ ኣስታት 140 ጳጳሳት ካብ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ዝመፁ ኤጲስቆጶሳውያን ጉባኤታት ኢትዮጵያ፣ ኤርትራ፣ ኬንያ፣ ማላዊ፣ ደቡብ ሱዳን ሱዳን፣ ታንዛኒያ፣ ኡጋንዳ፣ ዛምቢያ ከምኡውን ኣባላት ማሕበር ዝኾኑ ሃዋርያውያን መስተናብሪ ጅቡቲን ሶማልያን ይሳተፉ ከም ዘለውን ኣብቲ መደብ ወከልቲ ፖለቲካዊ ተቋማት ውሽጢ ዓዲ እውን ዝተረኽቡ ኮይኖም ካብኣቶም ናይ ሃገረ ኬንያ ርእሰ ብሄር ዊልያም ሩቶ ወኪሉ ዝተዛረበ ቀዳማይ ፀሓፊ ቤት ምክሪ ሚኒስትራት ሙሳልያ ሙዳቫዲ ኣብ ዘስምዖ መደረ ኣብ መላእ ምብራቅ ኣፍሪካ ሰላም ሰናይ ምሕደራን ምሕያል መንእሰያትን ንመድንፋዕ ዝያዳ ዝባቡ ምትሕብባር ክግበር ፀውዒት ኣቕሪቡ እዞም ሰለስተ ኣዕኑድ ንዘላቐ ልምዓትን ቁጠባዊ ዕቤትን ብኸመይ ኣገደስቲ ምዃኖም ኣስሚሩ ካቶሊካዊት ቤተ ክርስቲያን ንመንእሰያት ቅኑዕ ክብርታትን ክእለታትን ዕድላትን ንምቕራብ ዘለዋ ተወፋይነት ብምግንዛብ እቲ ኬንያዊ ፖለቲከይና ኣፍሪቃ ዘለዋ ዘይተዓደነ ዓቕሚ ካብ ቀይድታት ከነላቕቕን ዝያዳ ርጉኡን ብልፅግናን መጻኢ ከነረጋግፅን ንኽእል ኢና ከም ዝበለ ፊደስ ኣገልግሎት ዜና ሓቢሩ።
2: ጳጳሳት ሕቡራት መንግስታት ኣሜሪካ ኣብ ኣተገባብራ ሕጊ ስደተኛታት ዝረአ ዓሌታዊ ኣድልዎ ደው ክብል ጸዊዖም። ኣብዚ ቀረባ እዋን ምስ ኣተገባብራ ሕጊ ስደተኛታት ተታሒዙ ብዘጋጠሙን ህይወት ሰብ ብዘጥፍኡን ፍጻሜታት ምኽንያት ጳጳሳት ሕቡራት መንግስታት ኣሜሪካ ብፁእ ኣቡነ ዳንኤል ጋርሲያን ብፁእ ኣቡነ ብሬንዳን ካሂልን ሓደ መንፈሳዊ ጉስነታዊ ኣስተንትኖ ዝሓዘ መልእኽቲ ኣውፂኦም። እዚ ጽሑፎም ኣተገባብራ ሕጊ ስደተኛታት ወትሩ ነቲ ኣምላኽ ዝሃቦ ሰብኣዊ ክብሪ ነፍሲ ወከፉል ቀሰብ ከኽብር ከም ዘለዎ ዝጽውዕን ንስደተኛታት ከም ትሑታት ፍጡራት ምርኣይ ዝነጽግን እዩ። ከም ካቶሊካውያን መጠን ኩሎም ደቂ ሰባት ብኣምሳልን ኣርኣያን ኣምላኽ ከም ዝተፈጥሩ ንኣምን። ስለዚ ድማ ህይወት ወዲ ሰብ ብዘይ ባህርያዊ መንገዲ ዝጠፍኣሉ ኩነታት ኩሉ የሕዝነና እዩ። ብፁዕ ኣቡነ ዳንኤል ጋርሲያ ናይ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ኣቦመንበር ንኡስ ኮሚቴ ምድንፋዕ ዓሌታዊ ፍትሕን ዕርቅን፣ ከምኡ ውን ብፁዕ ኣቡነ ብሬንዳን ካሂል ናይ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ኣቦመንበር ኮሚቴ ስደተኛታትን ነቲ ኣብ ሕቡራት መንግስታት ኣሜሪካ ምስ ኣተገባብራ ሕጊ ስደተኛታት ተተሓሒዙ ህይወት ሰባት ብምጥፍኡ ዘውፅእዎ መንፈሳዊ ጉስነታዊ ኣስተንትኖ በዞም ዝስዕቡ ቃላት ጀሚሩ ይርከብ። ኣብቲ ብዕለት 20 ሓምለ 2026 ኣብ መርበብ ሓበሬታ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ዝተሓትመ ኣስተንትኖ በቲ ዝጠፈ ህይወት ዝተሰምዖም ዓሚቕ ሓዘን ገሊፆም ኣለዉ። እቶም ጳጳሳት እቲ ብሲቪላውያን ሰበስልጣን ዝካየድ ናይ ሕጊ ምኽባር ኣገዳሲ ስራሕ ከም ዘለዎ ቅቡል ኮይኑ ኣተገባብራ ሕጊ ግን ንሰብኣዊ ክብርን ንሰብኣዊ ህይወትን ኣብ ሓደጋ ዘእቱ ክኸውን ከም ዘይብሉ ኣስሚሮምሉ። እቶም ጳጳሳት ቀጺሎም እቶም ሲቪላውያን ሰበስልጣን ሕጊ ብሰብኣዊ መንገዲ ከምኡ ውን ንመሰረታዊ ሰብኣዊ መሰላት ማለት ንመሰል ህይወትን ፍትሓዊ መስርሕ ፍርድን ሓዊሱ ብዘኽብር ኣገባብ ናይ ምስራሕ ሕጋዊ ግዴታ ከም ዘለዎ ነረጋግጽ ክብሉ ገሊፆም። ብፁዕ ኣቡነ ጋርሲያን ብፁዕ ኣቡነ ካሂልን ወሲኾም ስልጣን መንግስቲ ወትሩ ኣብ ውሽጢ ደረት ስነ ምግባራዊ ሕጊ ክትግበር ኣለዎ ብምባል ገሊፆም፣ ነዚ ንምትግባር ድማ ተሓታትነትን ግሉፅነትን ፍትሕን ክሰፍን ንጽውዕ። እዚ ድማ ኣብቲ ንስደተኛታት ዝርኢ ስርዓትና ትርጉም ዘለዎ ምምሕያሽ ክትግበር ዝሓትት እዩ ኢሎም። ዝሓለፈ ወርሒ ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ዝተዛረብዎ ቃላት ብምዝካር ኣብ መንጎ ህዝብና ብዛዕባ ዓሌታዊ ኣድልዎ ምርኣይን ኣተገባብራ ሕጊ ስደተኛታትን ዝተኣሳሰር ናይ ፍርህን ጭንቀትን ሃዋህ ክነግስ ከሎ የተሓሳስበና እዩ ክብሉ ደጊሞም ገሊፆም። ሓሌታዊ ኣድልዎ ነቲ ኣምላኽ ዝሃቦ መሰረታዊ ክብሪ ጥራይ ዘይኮነስ ፍርሒ ብምዝራእ እምነት ብምጉዳል ከምኡ ውን ንዘይፍትሓውን ሕሉፍ ሓሊፉ ድማ ንዝሕዝን ሳዕቤናትን ዘሎ ዕድል ብምስፋሕ ኣብ ውልቀ ሰባትን ስድራ ቤታትን ማሕበረሰባትን ዓብዪ ጉድኣት የውርድ ኢሎም። እቶም ጳጳሳት እቲ ዘለዎም መንፈሳዊ ስክፍታ ካብቲ ስቪላዊ ሕጊ ባዕሉ ዘፍቅዶ ነገራት ዝተፈልየ ክኸውን ከም ዝኽእል ገሊፆም። ብፁዕ ኣቡነ ጋርሲያን ብፁዕ ኣቡነ ካሂልን ሰብኣዊ ክብሪ ዝኾነ ይኹን ሰብ ወይ ጉጅለ ሰባት ዘቃልል ወይ ዕሽሽ ዝብል ተግባራት ኣብ ሕብረተሰብና ከም ንቡር ክውሰድ የብሉን ክብሉ ኣስሚሮምሉ። ሕጋዊ ኩነታቶም ብዘየገድስ ንስደተኛታት ከም ትሑታት ፍጡራት ምርኣይ ከምኡ ውን ንኣባላት ሓይልታት ጸጥታ ብኽፉእ ምጽላም እቶም ከም ንቡር ክውሰዱ ዘይብሎም ክልተ ኣብነታት ኣተሓሳስባታት ምዃኖም ጠቒሶም። ኣብ መወዳእታ ምእንቲተን ዝሞታ ነፍሳትን ንስድራ ቤታቶምን ንሃገርን ከምኡ ውን ምእንቲቶም ህዝባዊ ኣገልግሎት ዝተዋህቦም ኩሎምን ጸልዮም። ብተወሳኺ ድማ ሰብኣዊ ክብሪ ዘቃልል ዘረባታትን ዓሌታዊ ኣድልዎን ዓመፅን ከብክዕ ከምኡ ውን ነፍሲ ወከፍ ውልቀ ሰብ ከም ውሉድ ኣምላኽ መጠን ዘለዎ ተፈጥራዊ ክብሪ ንምልላይ ዳግማይ ቃል ክኣትዉ ጸልዮም። ኣብ ግዜ ሓዘንን ጸገምን ዘይምርግጋእን ናይ ፍጹም እምነት ኣርኣያ ናይ ዝኾነት እኖና ቅድስ ድንግል ማርያም ኣማልድነታ ንልምን ብምባል ድማ ቃሎም ዛዚሞም።
0: ሽዱሽተ ኣባላት ዘለዋ ስድራ ቤት ትማል ሰሉስ በቲ ሃገር እስራኤል ዝፈነወቶ መጥቃዕቲ ኣየር ተቐቲሎም ኣለዉ። እዚ ድማ ቅድሚ ሽዱሽተ ወርሒ ብኣሜሪካ ተደገፈ ተኽሲ ናይ ምቁራጽ ውዕል ካብ ምፍራም ንነጀው ኣብ ቃዛ ዝፍኖ ዘሎ ቀታሊ መጥቃዕቲ እዩ። ሓደ ኣቦን በዓልቲ ቤቱን ኣርባዕተ ደቆምን ኣብቲ ኣብ ከባቢ ሳብራ ዝርከብ መንበሪ ገዝኦም ደቂሶም ከለዉ ተቐቲሎም። ሰራዊት እስራኤል ዒላማኡ ዕጡቓት ሓማስ ምዃኑን ውፅኢት እቲ መጥቃዕቲ ገና ይምርመር ከም ዘሎ ብምግላጽ ነቲ መጥቃዕቲ የረጋግጽ። ብተዛማዲ ኣብቲ ዞባ ርግኣት የልቦን እቲ ኸደሉ ዘተኣማምን ቦታ እውን የለን ብምባል እቲ ኣብ ባሓጎዛ ስድራ ቤት ኣቐዲሙ መጠንቀቕታ ወይ ሃበሬታ ሒቡ ምንባሩ ዝዝከር እዩ። ሓካይም ፍልስጥኤም ጸኒሖም ትማል ሰሉስ ኣብ ማእከላይ ሰፈር ቃዛ ኣብ ልዕሊ ሓንቲ ማኪና መጥቃዕቲ ብምውራዱ ክልተ ሰባት ከም እተቐትሉ ካልኦት ድማ ከም ዝቆሰሉ ገሊፆም። ኣብ ወርሒ ጥቅምቲ ኣብ መንጎ እስራኤልን ዕጡቓት ሓማስን ተኽሲ ናይ ምቁራጽ ውዕል ካብ ዝካየድ ነጀው ልዕሊ 160 ፍልስጤማውያን መብዛሕትኦም ሰላማውያን ሰባት ከም ዝሞቱ ሰበስልጣን ጥዕና ቃዛ ገሊጾም። እቲ ዕርቂ ነተሰፊሕ ኩናት ደዋ ኣቢልዎ እኳ እንተነበረ ነቲ ዳርጋ መዓልታዊ ዝፍኖ መጥቃዕቲ እስራኤል ግን ደዋ የበሎን። እስራኤል ንዕጡቓት ዒላማ ትገብር ከም ዘላ ገሊጻ። ከም ግብፂ፣ ቀጠር፣ ቱርክን ሕብራት መንግስታት ኣሜሪካን ዝኣመሰላ ማእከላይ ወገናት ነቲ ኣብ ቃዛ ዝቕፅል ዘሎ ግጭት ደው ንምባል ዘውፅኦ መደብ ንምድልዳል ይፅዕራ ኣለዋ። እዚ ድማ ጉጅለ ሓማስ ኣፅዋር ንምርጋፍ እስራኤል ካብ ዕጥቃዊ ስርሒት ክትወፅእን ዝሓትት እኳ እንተኾነ ኣብቲ ጻዕርታት ግን ብዙሕ መምሕያሻት ከም ዘይተረኣየ ዝሕብር ምልክት ኣይተረኽበን። እቲ ውግእ ካብ ዝጀመረሉ ጉጅለ ሓማስ ዝመርሖም ተዋጋእቲ ኣብ ደቡባዊ እስራኤል መጥቃዕቲ ብምውራድ 1200 ሰባት ቀቲሎም 250 ድማ ጅሆ ሒዞም ኣለዉ። ሰበ ስልጣን ጥዕና ቃዛ ከም ዝገለጾ ሃገረ እስራኤል ስዒባ ብዝፈጸመቶ መጥቃዕቲ ልዕሊ 73,000 ፍልስጤማውያን ተቐቲሎም ይርከቡ። ዳርጋ ኩሎም እቶም 2,000,000 ህዝቢ ቃዛ ድማ ኣብ ገማግም ባሕሪ ኣብ ዝርከብ ንእሽቶ መሬት እዮም ዝነብሩ ዘለዉ። እዚ ኸኣ ብቐንዱ ኣብ ግዜያዊ ድንኳናት ወይ ኣብ ዝዓነወ ህንጻታት ከምኡውን ኣብ ከቢድ ሰብኣዊ ኩነታት እዮም ዝርከቡ።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካፕ ሬድዮ ፌስቡክን ማርበብ ሓበሬታ ቫቲካን ኒውስ ክትርትራ ኣቢልኩም ክትከታተሉ ከምትኽእሉ ከምኡ እውን ናይ ሜል ኣድራሻና tigrino @spc.va ምዃኑ ንሕብር። ሪኢቶኹም ኣይፈለየና እንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብናይ ፅባሕ መደብ ፈኖ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس